0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሺሺ ካፌ በታሙዝ ታፍሽን ፔይባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 10 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 3 ቀን 2018 ዓመተ ምህረት ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ያኤር ኒውማን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዚያም ጋዜጦች በዛሬ ተማቸው ለአንባቢያን ያቀረባቸውን ዋና ዋና አርዕስተ ጉዳዮችን እንመለከታለን። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት በቴሌፎን ተወያዩ ተባለ። እስራኤል በአሜሪካና በኢራን መካከል የተኩስ ልውውጡ በቅርብ ቀናትም ይቀጥላል ብላ እንደምትገምት ተገለጸ። ኢራን ፕሬዝዳንት ዶናልድ ትራምፕ ላይ አደጋ ለማድረስ አዲስ ፕሮግራም እየነደፈች መሆኑን እስራኤል ለአሜሪካ መረጃ ማስተላለፏን ዎል ስትሪት ጆርናል ዘገበ። የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት በስልክ ተወያዩ ተባለ። ሁለቱ መሪዎች በአካባቢ ካሉ ሀገራት ጋር በወቅታዊ ጉዳዮች መወያየታቸውን እንደሚቀጥሉ መስማማታቸው ተገልጿል። ፕሬዝዳንት ትራምፕ አሜሪካ በቀጣይ በባህር ሰላጤው ሀገራት ለምትወስዳቸው እርምጃዎች ሂደት ለኔታንያሁ ያሳወቋቸው ሲሆን ጠቅላይ ሚኒስትር ኔታንያሁ በበኩላቸው የቱርክ ፕሬዝዳንት ታይብ አርዶዋንና ተባባሪዎቻቸው ስለ እስራኤል ሀገር ህልውና እንዲሁም ድንበሯን ለማስከበር የምታደርገውን ጥረት በመቃወም የተናገሩትን ከባድ የተቃውሞ ሀሳብ መግለጻቸው ታውቋል። እስራኤል በአሜሪካና በኢራን መካከል የተኩስ ልውውጡ በቅርብ ቀናት የሚቀጥላል ብላ እንደምትገምት ተገለጸ። አሁን ባለው ሁኔታ ያለ እስራኤል ጣልቃ ገብነት በአሜሪካና በኢራን መካከል ብቻ ግጭቱ ይቀጥላል ተብሎ እንደሚጠበቅ ጊሊ ኮሄን ትናንት ምሽት በ11ኛው ቴሌቪዥን ጣቢያ ዘግባለች። የእስራኤል ባለስልጣናት በኢራን ላይ ወታደራዊ ጥቃት ለመክፈት ከአሜሪካው ፕሬዝዳንት ፈቃድ ቢሰጣቸው ይፈልጉ እንደነበርም ተገልጿል። ኢራን ፕሬዝዳንት ዶናልድ ትራምፕ ላይ አደጋ ለማድረስ አዲስ ፕሮግራም የነደፈች መሆኑን እስራኤል ለአሜሪካ መረጃ ማስተላለፏን ዎል ስትሪት ጆርናል ጋዜጣ ዘገበ። ፕሬዝዳንት ትራምፕ ባሳለፍነው ሳምንት በኢራን የግድያ ዝርዝር ውስጥ መሆናቸውን ቢናገሩም የዋይት ሀውስ ቤተ መንግስት እስካሁን ለዘገባው ምላሽ አልሰጠም ተብሏል። ትራምፕ በመጀመሪያው የስልጣን ዘመናቸው መጨረሻ ላይ ስለ ኢራኑ የጦር አዛዥ ካሳም ሱሌማኒ ግድያ ካስታወቁ ጀምሮ ኢራን ትራምፕን ለመግደል ክትትል እንደምታደርግ በአሜሪካ እጅ ያለው መረጃ የሚያሳይ መሆኑ ተገልጿል። በሀገራችን በተለያዩ ጎዳናዎች በሚደርሱ የመኪና አደጋዎች የሰው ህይወት እያለፈ መሆኑ ተገለጸ። በጎዳና ቁጥር 90 ምናህም ሳፒር በተባለው መስቀለኛ መንገድ አካባቢ ባሳለፍነው ሌሊት የጭነት መኪና ከግል መኪና ጋር ተጋጭቶ በደረሰ የመኪና አደጋ የአንድ ሰው ህይወት አለፈ። በቦታው የደረሱ የማጌን ዳቪድ አዶም አስቸኳይ የህክምና እርዳታ ሰጪ ቡድን የግለሰቡን ህይወት በማለፉን በቦታው ማረጋገጣቸው ታውቋል። እስራኤልና ሊባኖስ የደረሱበትን ስምምነት ተግባራዊ ወደሚያደርጉበት ምዕራፍ መሸጋገራቸውን አንድ የአሜሪካ ባለስልጣን ገለጹ። እኒህ ባለስልጣን የመጀመሪያው ሙከራ ተግባራዊ የሚሆንበት አካባቢ በቅርብ ቀናት እንደሚጀምርና ቀጣዩን የሙከራ ጣቢያ ለማስተካከልም እየተሰራ መሆኑን ገልጸዋል። የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው። ትናንት ምሽት በተካሄደ የሩብ ፍጻሜ ጨዋታ ፈረንሳይ ሞሮኮን 2-0 አሸንፋ ወደ ግማሽ ፍጻሜ ጨዋታ አልፋለች። ዛሬ ሌሊት ስፔንና ቤልጅየም በሚያደርጉት የሩብ ፍጻሜ ጨዋታ አሸናፊው ቡድን በግማሽ ፍጻሜ ጨዋታ ከፈረንሳይ ጋር ይጫወታል። የዓለም ዋንጫ ጨዋታ በ11ኛው ቴሌቪዥን ጣቢያና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። ዛሬ የአየሩ ጸባይ ከሰነበተው ጋር ተመሳሳይ ነው። ነገ ቅዳሜ ጀምሮ እስከ ፊታችን ሰኞ ድረስ ሙቀቱ እየጨመረ እንደሚሄድ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 29፣ በቴል አቪቭ እና በጽፋት 30፣ በቤትሻን 37፣ በቤርሸባ 33፣ በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ላምባቪያን ያቀርባችሁን ዋና ዋና አርዕስተ ጉዳዮችን እንመለከታለን። አራቱ መለታዊ ጋዜጦች ደርሰውናል። የዲዮ ታሮኖት ስራይዳየው ማሪፍ እና ሐሬጽ የዲዮ ታሮኖትን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው አርዕስተ ጉዳዮች መካከል የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ የቀረበው ሐሳብና በክኔሴቱም እንግዲህ ያው የጸደቀው ሐሳብ በተባባቂነት ወይም በሚሊኒየም የሚያገለግሉ ወታደሮች በክኔሴቱ ቋሚ ጉዳይ ኮሚቴ ስለዚህ ጽንሰ ሐሳብ ህግ ተቃውማቸውን እየገለጹ መሆናቸውን የሚመለከት ዘገባ አቅርቧል። ዘገባው በሁሉም ጋዜጦች ላይ የቀረበ ዘገባ ነው። እንግዲህ ዘገባው በፎቶግራፍ ተደግፎ ነው የቀረበ። በክነሴቱ ቋሚ ኮሚቴ ላይ በክነሴቱ ቋሚ ኮሚቴ ሲወያዩበት የተጠባባቂ ወታደሮች ቆመው በቁጣ ቁጣቸውን እየገለጹ ንግግር እያደረጉ የሚያሳይ ፎቶግራፍ እና የክነሴት አባላቱ ደግሞ በጠረጴዛ ዙሪያ ተቀምጠው የሚያሳይ ፎቶግራፍ ተደግፎ ነው የቀረበው እና ቁጣቸውን መረዳት ይቻላል። ንግግር የሚያደርጉት እንግዲህ ተጠባባቂ ወታደሮች ምንም እንኳን ይላል ምንም እንኳን ተጠባባቂ ወታደሮች ቁጣቸውን እየገለጹ ቢሆንም በዚህ ህግ ዙሪያ ህጉን ግን እንዲጸድቅ ማድረግ አላስቆሙም። የክነሴት አባል ጎልድ ክኑፍ እሳቸው ላይ እንግዲህ ፊት ለፊት እሳቸው ይታያሉ በፎቶግራፉ ማለቴ ነው። ጩኸታቸውን ሲያሰሙ በተጠባባቂ የሚያገለግሉ ተጠባባቂነት የሚያገለግሉ ወታደሮች ምንም እንግዲህ ከፍተኛ ጥረት ቢያደርጉም የሐረሪ ማህበረሰብ ወጣቶች የቶራ ወይም ኦሪት ትምህርት መማራቸው የተማሩና በመከላከያ ሰራዊቱ ውትድርና ያገለገሉ ዜጎች እኩል ለሀገሪቱ እኩል አገልግሎት እንደሰጡ ሊታይ አይገባም። ይሄ ህግ መሰረታዊ ህግ ነው መጽደቁና በመከላከያ ሰራዊት ውስጥ ያገለገለ ወታደር ደግሞ እንግዲህ ያው የኦሪት ትምህርት ከተማረ አንድ የሃይማኖት ተማሪ ጋር እኩል ለሀገሪቱ አገልግሎት ሰጥቷል መባል አይቻልም፣ ይሄ እኩልነት አይደለም በጭራሽ በማለት ቁጣቸውን እየገለጹ ናቸው። ይሁን እንጂ ምንም ያህል ቢቆጡ ምንም ያህል ህጉን ቢቃወሙት ህጉን ከመጽደቅ አላስቆሙም ይላል እንግዲህ ርዕሰ ጉዳዩ። በጋዜጣ የውስጥ ገጽ በሰፊው ተጽፏል። ይህ ርዕሰ ጉዳይ ሁሉም ጋዜጦች ላይ ትኩረት የተሰጠበት ርዕሰ ጉዳይ ነው። እንግዲህ ህጉ ምናልባት ህጉ ከጸደቀ በኋላ ምንም ህጉ መጨረሻ እንዲጸድቅ ቢወሰንም ግን ለገለጻ ብቻ ሊሆን ይችላል እንግዲህ በመንግስት በኩል እንደሚል ሀሳብ እንደቀረበም በዘገባው ተካቷል። ሌላው ዲዮ ታሮኖት ላይ የቀረበው ርዕሰ ጉዳይ በሁለተኛ ዲግሪ የሚማሩ ተማሪዎች ሴትና ወንድ ተማሪዎች ተለያይተው እንዲማሩ የሚል ህግ እንዲጸድቅ ነው። ይሄን ህግ እስካሁን ድረስ ከፍተኛው የከፍተኛ ትምህርት ሸንጎ አላጸደቀውም። ማላክ ያው በዕብራይስጥ በምህጻረ ቃል ሲጠራ ነው። ከፍተኛው ማላክ ሟጻ ላስካላ ግቧ አላጸደቀውም። ነገር ግን ሴትና ወንድ ያው ተለያይተው እንዲማሩ ሁለተኛ ዲግሪያቸውን የሚል ህግ እንዲጸድቅ በቀረበው ሀሳብ ዙሪያም የዲዮ ታሮኖት በውስጥ ገጹ ላይ ሰፊ ቦታ ሰጥቶ ለአንባቢያን አቅርቦታል ወይም ዘግቧል። ሌላው ርዕሰ ጉዳይ በሆስፒታሎች በህክምና ተቋማት ያለውን ከፍተኛ የባለሙያውም የሰው ኃይል እጥረት የሚመለከት ነው። በካርሜል ቤት ሆሊም ያሉ የህክምና ባለሙያዎች አዳዲስ አሰራሮች ፕሮግራሞች ስራ እንዲጀምሩ ሀሳብ ቀርቧል። ነገር ግን የባለሙያዎቹ የሆስፒታሉ ባለሙያዎች እየተቃወሙ ናቸው። ምክንያቱም ከፍተኛ የሰው እጥረት አለ። አሁን ስራ ላይ ያሉ ባለሙያዎች ከአቅም በላይ በሆነ ሁኔታ በከፍተኛ ስራ ጫና እየተደረገባቸውም ስራ እየበዛባቸው ነው እየሰሩ ያሉትና መቋቋም ከሚቻለው በላይ ነው ያለው ሁኔታ። በዚህ ሁኔታ ደግሞ ሌላ አዳዲስ ፕሮግራሞች እንዲገቡ ለማድረግ ይከብደናል በማለት
ማለት ቢያንስ በሆስፒታሉ 1000 የሚሆን የሰው ኃይል ጥራት እንዳለ 1000 የሚሆን በቋሚነት ሆስፒታሉ ራተኞችን እንዲቀጥር እንደሚያስፈልግና እንግዲህ ይሄን ያህል የሰው ኃይል ጥራት እንዳለ የሚገልጽ ዘገባ አቀርባል የዶታ ሃሮኖት። ወደሚቀጥለው ጋዜጣ ስናልፍ ማሪብ ነው። ማሪብ ደግሞ በመጀመሪያ ሀገጹ ላይ በቅርቡ በሀገራችን የሚካሄደውን ብሔራዊ ምርጫ በሚመለከት በምርጫው ህዝብ ላይ በተወሰደ ቅድመ ጥናት ወይም ግምገማ ፓርቲዎች ያገኛሉ ተብሎ የሚጠበቀውን የመቀመጫ ብዛት በክነሴቱ አስቀምጧል። እዚህ ጋር ያይዞም መንግስት ሊያቋቁም የሚችሉ ፓርቲዎችን ጥምር በፐርሰንት እንግዲህ ያለውን ግምትም አስቀምጧል። የጋዲ አይዘንኩት ያሻር የተባለው ጋዲ አይዘንኩት ፓርቲ በክነሴቱ 22 መቀመጫዎችን ሊያገኝ ይችላል ይላል። የጠቅላይ ሚኒስትር ፓርቲ ደግሞ ሊኩድ 21 ይላል። ናፍታሊ ቤኔት ደግሞ ከየሻቲድ ጋር ከያኢር ላፒድ ከሚመሩት ፓርቲ ጋር መጣመሩ ይታወሳል። በያሃድ ብለውታል ስሙን አንድ ላይ። እነሱ ደግሞ በናፍታሊ ቤኔት መሪነት 18 መቀመጫዎችን በክነሴቱ ያገኛል ተብሎ እንደሚታሰብ አሁን እንግዲህ አሁን ባለው ሁኔታ በዚህ ሰዓት በዚህ ጊዜ ምርጫ ቢካሄድ ህዝብ ላይ የተወሰደው ቅድመ ግምገማ ወይም ጥናት የሚያሳየውን ዝርዝር ሰንጠረዥ አቅርቦታል። በዚህ መልኩ ሌላው እዚህ ጋር ተያይዞ እንግዲህ መንግስት ያቋቁማሉ ተብሎ የሚጠበቁት መሪዎች አይዘንኩት ጋዲ አይዘንኩት 48% እንግዲህ የመጀመሪያው እሳቸው ናቸው። መንግስት እንግዲያው ጥምር መንግስት ማቋቋም ይችላሉ ተብሎ ይጠበቃል። ያላቸው እድል 48% መሆኑን ቤሬት 43 ይላል። 43% እንግዲህ የተለያዩ ፓርቲዎች ተጣምረው ነው አንድ ላይ ያቋቁማሉ መንግስት ተብሎ የሚጠበቀው። ሶስተኛ ደረጃ የተቀመጡት ጠቅላይ ሚኒስትር ቢንያሚን ነታንያሁ ናቸው። እሳቸው ደግሞ 41 እጅ ይሆናል ይላል እንግዲህ ህዝብ ላይ በተወሰደው ቅድመ ጥናት ወይም ጥናታዊ ግምገማ። ሌላው የኢራን ጉዳይ ነው። በአሜሪካና በኢራን መካከል ያለው ውጥረትና መጠቃቃት እንደቀጠለ ነው። ትናንትም በአሜሪካና በኢራን መካከል ወታደራዊ ጥቃት እንደነበረ ይታወቃል። ኢራን በአካባቢ ሀገራትም ጥቃት ማድረሷ እስከ ዮርዳኖስ ድረስ የዮርዳኖስ 8 የሚደርሱ ሚሳኤሎችን 8 በላይ ሊሆን ይችላል ማክሸፏን አስታውቃለች። ከኢራን የተተኮሱትን እንግዲህ የአሜሪካ ተቋማት ይገኛሉ በተባለው አካባቢ ሀገራት ሁሉ ኢራን ጥቃቷን ቀጥላለች። በሌላ በኩል ግን ያው የመሪዋ የጦርነቱ ሲጀመር የካቲት 28 ቀን እንደምናስታውሰው የተገደሉት የኢራኑ ከፍተኛ መንፈሳዊ መሪ አሊ ሀሚናይ ቀብር ስነስርዓት በዚህ ሳምንት እየተካሄደ ነው የሚገኘው በኢራንና የቀብር ስነስርዓቱ እስኪፈጸም ድረስ በይፋ ጦርነት መጀመር እንደማትፈልግ ይነገራል። ይሁን እንጂ በአካባቢ ሀገራት ደግሞ ጥቃቷን መቀጠሏም ይታወቃል። በአሜሪካ በኩልም እንደዚሁ አሜሪካ በኢራን በጣም በርካታ ኢላማዎችን እንዳጠቃች ተገልጿል። የቡሽካር በተባለው አካባቢ የሚገኘውን የኢራን የኃይል ማመንጫ ጨምሮ ድልድዮችን፣ ሌላም መሰረተ ልማቶች ላይ አሜሪካ ማጥቃቷ ተገልጿል። ነገር ግን በእስራኤል በኩል ያለው ግምት እንግዲህ እስራኤል በአንድ በኩል በኢራንና በአሜሪካ መካከል ያለው የተኩስ ልውውጥ እንደሚቀጥል እንደምትገምትና በዚህ ሁኔታ ይቀጥላል ተብሎ እንደሚታሰብ እንደምትገምትና ይሁን እንጂ ወደ እስራኤል ግን እስራኤልን ታጠቃለች ተብሎ አይታሰብም በቅርቡ ኢራን ይላል። እንግዲህ ወደ እስራኤል ክልል ሚሳኤሎችን አተኩስም ወይም ሌላ ጥቃት አደርሳለች ተብሎ እንደማይጠበቅ በቅርቡ በእስራኤል በኩል ያለው ግምት ይሄው ነው። ሌላው ኢራን የአሜሪካውን ፕሬዚዳንት ዶናልድ ትራምፕ ላይ ያው አደጋ ለማድረስ አዲስ ፕሮግራም እየቀረጸች መሆኑን ቀደም ሲል በዜናም ተመልክተነዋል። በእስራኤል በኩል የወጣ መረጃ ነው እንግዲህ ለአሜሪካ እንደተነገረና ይህ መረጃ እንደተላለፈ የተለያዩ መገናኛ አውታሮች በተለይ ዎል ስትሪት ጆርናል የዘገበ መሆኑም ተገልጿል። ሌላው ትናንት የአውሮፕላን አብራሪዎች ስልጠና
ፍጻሜውም ተጠናቆ የመጨረሻ ዝግጅት ነበር። በዚህ ዝግጅት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተገኝተው ባሰሙት ንግግር ጦርነቱ ገና አላለቀም ማለታቸውም ተገልጿል። ገና ነው ጦርነቱ አልተጠናቀቀም ማለታቸውን የሚገልጽ ዘገባ ቀርቧል። ማሪብ ሌላው ርዕሰ ጉዳይ ቀደም ሲል ያየነው የኦሪት ትምህርት መሰረታዊ ህግን እንዲጸድቅ የቀረበውን ሐሳብ አሁንም ተጠባባቂ ወታደሮች በጥብቅ እየተቃወሙ መሆናቸውን በድጋሚ ያው በፎቶግራፍ ተደግፎ ማሪብ ላይም ቀርቧል። ይሄን ህግ ምንም እንኳን ከፍተኛ ተቃውሞ የገጠመው ቢሆንም ግን ህጉ እየጸደቀ ነው፣ ህጉን እንዲጸድቅ ያው እንዳይጸድቅ ማቆም አልተቻለም የሚል ዘገባ ቀርቧል። ወደ ሚቀጥለው ጋዜጣ ስናልፍ እስራኤላዊውም ነው። እስራኤላዊውም እንግዲህ በኢራንና በአሜሪካ መካከል እየተካሄደ ያለው የተኩስ ልውውጥ በሚመለከት ሰፊ ዘገባ አቅርቧል። በእስራኤል በኩል ይላል፣ በእስራኤል በኩል በጣም ከፍተኛ ዝግጅት ምንጊዜውም በበለጠ ሁኔታ እስራኤል ከፍተኛ ዝግጅት አድርጋ እየተጠባበቀች ነው እና በኢራን ላይ እንግዲህ ኢራን በእስራኤል ላይ ጥቃት ብታደርስ እስራኤል የምትወስደው ምላሽ ከምንጊዜውም ሁኔታ በበለጠ በኢራን ላይ ከባድ በጣም ከባድ ጥቃት ለማድረስ ተዘጋጅታለች የሚል ዘገባ አቅርቧል። እስራኤላዊውም ያው ትናንት ኢራን ወደ አካባቢ ሀገራት ዮርዳኖስን ጨምሮ ሚሳኤሎችን እንደተኮሰች እና በዮርዳኖስ በኩል ጉዳት እንዳልደረሰ ነው የገለጹት። ግን ያው ወደ ዮርዳኖስም 9 የሚደርሱ ሚሳኤሎችን መተኮሷንና መክሸፉ ተገልጿል። እንግዲህ የአሜሪካ ተቋማት ይገኛሉ ተብሎ በሚታሰበው አካባቢ ነው። በኳታር እንኳን አደራዳሪ ሆና አሁን በኢራንና በአሜሪካ መካከል ድርድር ከሚያደርጉ ሀገራት መካከል አሸማጋይዋ እሷ ናት። ግን ወደ ኳታርም ኢራን ትናንት ጥቃት ማድረሷን በኳታር ላይም እንደዚሁ ተገልጿል። እዚህ ጋር ተያይዞ በአሜሪካ በኩል በይፋ የተነገረ በመግለጫ የለም፣ ግን ኢራን ላይ እንደዚሁ ጥቃት እያደረሰ መሆኑን የአሜሪካ መከላከያ ሰራዊት ተገልጿል። ቀደም ሲል እንደገለጽ ነው ቡሽካር በተባለው አካባቢ የሚገኘው የኢራን የኃይል ማመንጫ እና ሌሎች መሰረተ ልማቶች ላይ ድልድዮችንም ጨምሮ ከፍተኛ ጉዳት የአሜሪካ መከላከያ ሰራዊት ከፍተኛ ጉዳት ማድረሱ ተገልጿል ይላል። ሌላው ርዕሰ ጉዳይ እስራኤላዊውም የተመለከተው ሚኒስትር ጊላ ጊምላኤል ናቸው። የሀረዲ ማህበረሰብ ወደ መከላከያ ሰራዊት የሚዘምቱበትን አጋጣሚ ወይም ግዴታ አጋጣሚው አምልጦናል ማለታቸው እንግዲህ ጋዜጣ ውስጥ ገጽ 12 ላይ በሰፊው ቀርቧል። ግን እነሱ የሀረዲ ማህበረሰብ ወደ መከላከያ ሰራዊቱ እንዲዘምቱ የምናደርግበት ግዴታ አምልጦናል ማለታቸውን የሚገልጽ ዘገባ አቅርቧል። እስራኤላዊውም ሌላው እንግዲህ ያው ህዝብ ላይ በተወሰደ ቅድመ ግምገማ ነው አሁን ምርጫ ቢካሄድ በዚህ ሰዓት ይላል የተቃዋሚ ፓርቲዎች 54 አንድ ላይ ተጣምሮ ማለት ነው 54 መቀመጫዎችን ያገኛሉ ይላል። አሁን ደግሞ ጥምር መንግስቱ ላይ ያለው ያው ገዢው መንግስት እነሱ 52 ይሆናሉ፣ 52 መቀመጫዎችን ያገኛሉ በክነሴቱ ይላል። የአረብ ማህበረሰብ የሚወክሉ ፓርቲዎች ደግሞ 10 መቀመጫዎችን ያገኛሉ ይላል። ባሳለፍነው ሳምንት ደግሞ በዚህ ሳምንት ያለቀ ባለው ሳምንት ከሶስት ቀናት በፊት አዲስ ፓርቲ ማቋቋማቸውን ያስታወቁት ሄሊትሮፐር እና የሄንደል ፓርቲ ደግሞ 4 መቀመጫዎችን በክነሴቱ ያገኛል ተብሎ እንደሚጠበቅ አሁን ባለው ግምትና ጥናታዊ ግምገማ ላይ አቅርቧል እስራኤላዊውም። ሌላው ጋዜጣ ሀሬጽ ነው። ሀሬጽ የሻባኮ ኃላፊ ዳቪድ ዚኒ ይላል ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ሀሳብ ተጽዕኖ ፈጥሮባቸዋል። ያው እሳቸው ባደረጉት ጫና ወይም ተጽዕኖ 12ኛው ቴሌቪዥን ጣቢያ ምርመራ እንዲካሄድ ፈቀዱ። ግን ያው በተደረገባቸው ጫና ወይም ተጽዕኖ ነው። በኢራን ላይ የተከፈተው ጦርነት መቼ እንደሚካሄድ የ12ኛው ቴሌቪዥን ጣቢያ ዘግቧልና እንዴት እንዳወቀ ሁኔታውን ምርመራ እንዲካሄድ በቴሌቪዥን ጣቢያው ላይ እሳቸውም ያው እንግዲህ ያው እንዲህ ምርመራ እንዲካሄድ ፈቅደዋል። ግን በጫና ነው፣ በጠቅላይ ሚኒስትሩ ጫና የሚል ዘገባ
አቅርቧል። ሀሬጽ እንግዲህ ሌሎች የተለያዩ ርዕሰ ጉዳዮችንም አቅርቧል። ቀደም ሲል በሌሎች ጋዜጣ እንደተመለከት ነው የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ ያው ጸድቋል። እንግዲህ ያለውን ተቃውሞና ያለውን ሂደት በአጠቃላይ ክነሴቱ እንግዲህ ከመበተኑ በፊት ወደ የበጋ ረፍት መውጣቱ በፊትም በምርጫው ምክንያትም ክነሴቱ እንደሚበተን ይታወቃል። ከዛ በፊት በርካታ ህጎችን ለማጽደቅ ያለ ረፍት በተከታታይ እየሰራ ነው። እንግዲህ የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ የሚለውንና ሌሎችም የተለያዩ ህጎችን ለማጽደቅ ከፍተኛ ጥረት እያደረገ ነው ያለው ሀሬጽ የተለያዩ ዘገባዎችንም አቅርቧል። እንግዲህ ያለን ጊዜ ለማባቃት ቆየት ብለን ደግሞ አንዳንድ ርዕሰ ጉዳዮችን እንመለከታለን። አድማጮች፣ ጋዜጦች በዛሬ እትማቸው ለአንባብ ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። ወደሚቀጥለው ዝግጅት እንለፍ። ሙዚቃ

0: የተከበራችሁ አድማጮቻችን አሁን ደግሞ እዚህ ስቱዲዮአችን ድረስ ራምብራንደስ መጥቷል። ራምብራንደስ ያው እንደሚታወቀው በ11ኛው ቴሌቪዥን ጣቢያ የውጭ ዜና ክፍል ነው። ራምቦ ኬርቶ
1: ቦኬሮ ሰላም ራ ወለኸበላ ማዝኒም
0: ቶዳ ቶዳ ሸጋታ
1: ቶዳ ሸዝማንተም
0: ቶብ ማይም ኢራን በ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ደራሲ የታሪክ ተመራማሪ መምህር ዳንኤል በለጠ ይገኛል። ወደስ ነው እናልፈው። ዳንኤል ጤና ይስጥልን፣ እንደምን አደርክ?
1: እንደምን አደርሽ ወንድምሽ?
0: አመሰግናለሁ። ሰላም ነኝ። እንዴት ነው በጧት አርብ ቀን? ከሳምንቱ መጨረሻ በኋላ በጧት መነሳት ያው ትንሽ ሊያስቸግር ይችላል፣ ግን ብዙም አይከብድም አይደል?
1: ቆንጆ ነው። አላማውን ለተመለከተው ምንም አይከብድም።
0: እውነት ነው።
1: ለዚህ ፕሮግራም መነሳት በጣም ጥሩ ነገር ነው።
0: አዎ ዳንኤል፣ እንግዲህ አንተ በተርካታ መጽሐፍትን ጽፈሃል። የመጽሐፎች እንግዲህ ዋና ጭብጥ ሀሳብ ርዕሳቸው ደግሞ እንደምናውቀው በኢትዮጵያ ቤተ እስራኤላውያን ታሪክ እና የዘር ሀረግ ላይ በአብዛኛው ትኩረት ያደረገ ነው። እንደው እነዚህ መጽሐፍት ስትጽፍ እንዴት ነው? መረጃዎች ቀላል አይደሉም። ወደ በርካታ አመታትን ወደኋላ ተመልሰህ ነው እና የምታጠናክራቸው። እንዴት ነው የምጽፋቸው? መረጃዎች እንዴት ነው የምታገኛቸው?
1: ትንሽ አንድ መጽሐፍ ለመጽሐፍ ብዙ መረጃዎች መሰብሰብ ግዴታ ነው። መረጃ ያው ከጥንት ከተጻፉ ታሪኮች እነሱም በተለያዩ ቦታዎች በሙዚዮኖች እንደገና ተለያዩ ቦታዎች የሚገኙ ሲሆኑ፣ ሌሎች ደግሞ በግለሰብ ደረጃ የተያዙም ሊኖሩ ይችላሉ። እንደገና ሰዎችንም በሰዎችንም ቃለ መጠየቅ በማድረግ ሌላው ደግሞ ያው ብዙ ተቆፍረው የሚገኙ ታሪኮች መጽሐፍ ቅዱሶች ያንን ተመርኩዞ ነው። አንድ ነገር እንትን ታሪኩ እንደዚህ ነው ሲሉ ያንን ነገር ደግሞ ግዴታ ትክክል መሆኑ አለመሆኑን በተለያዩ መንገዶች ማረጋገጥ ያስፈልጋል። ሲጻፍ ደግሞ መረጃዎችን ይዞ ነው። ከየት እንደተወሰደ፣ ማን እንደጻፈው፣ መቼ እንደተጻፈ፣ ከየት እንደተገኘ፣ እነዚህ ነገሮች በሙሉ ሆነው ሲጻፉ መጽሐፉን ታማኝነት እንዲሆን ያደርገዋል ማለት ነው። እና ብዙውን ጊዜ ያሳለፍኩት ታሪኮችን በመሰብሰብ በመረዳት በመማር ነው። ከዛ በኋላ ነው እንግዲህ ጽሑፍ የሚመጣ።
0: አዎ እንደው በእስራኤል በተለይ በከፍተኛ ትምህርት ተቋማት እስከ ቅርብ ጊዜ ድረስ ስለ ኢትዮጵያ ይሁዳውያን፣ ስለ ኢትዮጵያ ቤተ እስራኤል በኢብራይስጥ ከተጻፈው መጽሐፍ ይልቅ በእንግሊዝኛ የተጻፈው የውጭ ሀገር ዜጎች የጻፉት መረጃ ይበልጥ ነበር ማለት ይቻላል። እስከ ቅርብ ጊዜ እንደው መረጃዎችን በቀላሉ ፈልጎ ለማግኘት በአካዳሚ በከፍተኛ ትምህርት ተቋማት ደረጃ ቀላል አልነበረም እና አሁን ደግሞ አንተም ሌሎችም እየጻፋችሁ ነው። በጣም ትልቅ ነገር ነው። ምክንያቱም ታሪካችን ሳይጻፍ ያለፈው እንደው በቃል ከትውልድ ወደ ትውልድ የተላለፈው ይበልጥ ነበርና ይሄ ደግሞ እውነት ቁጭት ነው። አሁን ግን ያለው ሁኔታ ጥሩ ነውና አንተ ዳንኤል ጌዲዮንም በተባለው መጽሐፍ እንግዲህ የኢትዮጵያ ቤተ እስራኤላውያን በኢትዮጵያና አካባቢዋ ስልጣን ላይ ሀገርና ሕዝብ ሲመሩበት የነበረውን ጊዜ የሚመለከት ታሪክ ጽፋሃል፣ ጠቢባል፣ ሌላም መጽሐፍት አሉና እንደው እስኪ እንግዲህ ያላነበበ ሰው ይኖራል መጽሐፍቱን እንግዲህ ለማንበብም እንዲመች በተለይ ወጣቱ ትውልድ፣ እስኪ በተለይ ስለ ጠቢባን ስለሚለው መጽሐፍ ይዘቱ ባጭሩ ከሞላ ጎደል ምንድን ነው የሚመስለው?
1: አዎ ጠቢባን ብዙ መጽሐፎች ጽፌያለሁ። ከእነሱም አንዱ ታሪክን በተመለከተ ከጻፍኳቸው መጽሐፎች ሀጊዶኒም የሚባለው ሀጊዶኒም የኢትዮጵያ ይሁዳውያን ታሪክ የሚለው እና ጠቢባን ከጎንደር እስከ ሸዋ የሚሉት መጽሐፎች ናቸው። ሀጊዶኒም የሚለው መጽሐፍ መጨረሻ ማለት ይቻላል ባለፈው አራት ዓመት የወጣ መጽሐፍ ነው። እሱ መጽሐፍ ትልቅ ዝናን ያተረፈ መጽሐፍ ነው። ብዙ አዳዲስ የታሪክ መረጃዎች እየተገኙበትና ያሉበት መጽሐፍ ነው። በጣም ትልቅ ነው። ሁለተኛው የጠቢባን ታሪክ የሚለው እሱም እንደዛው በ2017 የወጣ መጽሐፍ ነው። ከሰሜን እስከ ሸዋ ያልኩት የጎንደር ዙሪያ በጎንደር ዙሪያ ያሉትን ቤተ እስራኤል ብቻ ሳይሆን ሰሜን ሸዋ የሚኖሩትን ቤተ እስራኤሎችም የሚያጠቃልል ነው። ይሄን የጻፍኩት እኔ ብቻ ሳይሆን ከስሜን ሹዋ ከነበሩት ወይም ካሉት ባለፈው 292 ዓመት ወደ ስሜን ሹዋ የተሰደዱት ቤተ እስራኤሎች ከነሱ ክፍል የሆነው አንዱ ጋር ነው። ያው ወደ 200 ገጽ የሚሆነው ነው የሲጽፍ 100 ገጽ እሱ ስለነሱ ታሪክ ጽፎያ ዝጋጆ ነው መጽሐፉን ትልቀው ቅና ግንቷል ማለት ይቻላል።
0: ከ292 ዓመት በፊት ከየት ነው ወደ ሰሜን ሸዋ የተሰደዱት? እንግዲህ ያው ያላነበቡትም ስላሉ ነው ስለሆነ እኔ አንብቤዋለሁ። እሺ
1: እነዚህ የተሰደዱት በጣም የታወቀ ነው ታሪካቸው። ከኛ በጠዳ አካባቢ ጠዳን አካባቢ ነው የተሰደዱ። የተሰደዱበት ምክንያት በዛን ጊዜ ኢትዮጵያ በንጉስ እያሱ ጊዜ ነው። ንጉስ እያሱ ጊዜ የሽዋው ገዥ ልክ ይሄ ንጉስ እያሱ ከአባቱ አጼ በከፋ ከሞተ እሱ ነገሰ። እሱ በነገሰ ጊዜ 4 ዓመት እንደቆየ ከስበርስ ቁጫ ነበር። በቃ መናናቅ ነበር፣ አልገዛም የማለት እንትን ነበረ። የሽዋው ግብር አልከፍልም ሲል ወታደሮች ላከ። በዚህ ወታደር ያ ጦር አዛዥ የነበሩ 3 የጦር አዛዦች ነበሩ። ከነዚህም አንዱ አጎቱ ራስ አገረገዥ ነው። እንደገና ሁለተኛው ደግሞ ራስ ወዳጆ ይባላል። በጣም በታሪክ የታወቀ ገዥ ነው። እዛ ብዙ ወታደሮችን ይዘው ሄዱ። ከነዚህ መካከል ቤተ እስራኤሎች ነበሩ፣ እዛ አካባቢ ነበሩ። ጠመንጃ የሚሰሩ እንትን ነገር ለጦር አስፈላጊ የሆኑ ነገሮችን እንዲሰሩ ሁልጊዜ ይዘዋቸው፣ በጦርነት ጊዜ ሁልጊዜ ይዘዋቸው ይሄዱ ነበር። በዛን ጊዜ
0: የእጅ ጥበባቸው ስለሚፈለግ
1: አዎ በጦርነት ተፈላጊ የሆኑትን ጦር ምናምን ነገር የሚሰሩትን በዛን ጊዜ በዚህ ጦርነት አዝማች ይባላል። አዝማች የጦር አዝማች የሸዋው ክልል መርድ አዝማች ነው የሚባል ያሸንፋቸዋል። ብዙ ብዙ እንትኖች ተገደሉ። ብዙ እዚህ የንጉሱ ወገን ወታደሮች አለቁ። ከነዚህ የተረፉ ትንሾች ናቸው። የንጉሱ አጎቱም ተያዘ። ራስ ወዳጅ ግን ከተወሰኑ ወታደሮች ጋር አመለጠ። ይሄ አሁን በኢትዮጵያ ታሪክ በጣም የታወቀ ነው፣ ብዙም ተጽፏል። ስለዚህ እና በዛን ጊዜ ይህ ንጉስ ይህ የሸዋው መርድ አዝማች የተባለው የታሰሩትን ያሰራቸውን የማረካቸውን ሲያይ እጅ ጥበብ ያላቸው ሆኑ እናንተ ማለት ነው ጥቅም ያደላቸው ብሎ አስቀራቸው። በጣም የሚገርመው እሱ ራሱ ይሄ መርድ አዝማች የተባለው እኔ የንጉስ ሰረጸ ደንግል ልጅ የሆነው ያዕቆብ ልጅ ነኝ ብሎ ጽፏል ራሱ። ያዕቆብ የሚባለው ሰረጸ ደንግል እስራኤሎችን ሲያሸንፍ በጦርነት ልብነ ደንግል ይቅርታ ሲያሸንፍ በሚስት ደረጃ የወሰዳት ምንድን ነው? የጊዶንን ልጅ የሆነችውን እንደ ሚስት ወሰዳት። እሷ ያዕቆብን ወለደች። ያዕቆብ የልጅ ልጅ ልጅ ነው። እንግዲህ በአንድ በኩል ክርስቲያን ሲሆን በአንድ በኩል እስራኤል ነው ማለት ነው። አዎ ይህ አዲስ የተገኘ መረጃ ነው። ስለዚህ እንደዛ እንደ ጥቅም እንደ ጠቅም ብቻ ሳይመለከት እንደገና ደግሞ ወገናዊ አዎ በዛን ጊዜ ወገናችሁን ሄዳችሁ አምጡ ተብለው ብዙ ብዙ እዛ አካባቢ ሰዎች እቃቸውን እያስቀመጡ እንትን እየቀበሩ ሄደው ተቀመጡ። አሁን ብዙውን ጊዜ ለረጅም ጊዜ ስለነሱ ብዙ ተጽፏል። የተለያዩ ተመራማሪዎች ካለፈው 200 ዓመት በላይ ድረስ አግኝተዋቸው ስለነሱ ጽፈዋል። ጀምስ ብሩስ የሚባለው ራሱ ጽፈዋል። እንደገና ሌላ ፕሮፌሰር ፓንክረስት የተባለው የተለያዩ ብዙ የውጭ ደራሲያን እና ተመራማሪዎች ስለነሱ በስሜን ሸዋ ይሁዲዎች አይሁድ እንደነበሩ በእጅ ሙያነት፣ አንጥረኝነት፣ ሸክላ ስራ፣ አናጢ ስራ እንትን እያሉ እየተሰማርተው የሚሰሩ ብዙ እንዳሉ ተጠቅሷል። ሌላው ደግሞ ዶክተር ያዕቆብ ፋይትሎቪችም ባለፈው ከመቶ ዓመት በላይ በ1908 እንደዚህ ሀገር አቆጣጠር ሲሆን በ1900 እንደ ኢትዮጵያ አቆጣጠር ሄዶ አይቷቸዋል፣ ተገናኝቷቸዋል። እሱም በጻፈው መጽሐፍ በ1908 ወይም 1900 በጻፈው መጽሐፍ በአዲስ አበባ ጠቢባን ተብለው በሚታወቁ ክፍል እንዲህ ብሎ ጽፏል፣ የሸዋ ነዋሪዎች አይሁድ ወይም ፈላሾች እንደሆኑ ያስባሉ፣ እነሱ ግን ራሳቸው ክርስቲያኖች እንደሆኑ ይናገራሉ። ጠቢባን በሰንበት ስራ አይሰሩም። በሰንበትና በበዓላት ለክርስቲያኖች የማይታወቁ ልዩ ጸሎቶችን ያደርጋሉ። ስለዚህ ክርስቲያኖቹ አይሁዶች እንደሆኑ ይደመድማሉ። አዎ፣ እንደ ፈላሻዎች ሁሉ ጎንደር እንዳሉት ፈላሻዎች ሁሉ ቡዳ እንደሆኑ በማውራት ስም ያጠፉባቸዋል ብሎ ገጽ 114 እና 115 ጽፎት ይገኛል። እንደገና ፕሮፌሰር ታምራትም ስለነሱ ብዙውን ጊዜ ተነግረዋል። ዮና ቦጋለ ጽፎ ነበር መጽሐፍ ስለነሱ። ያው ኃይለ ሥላሴ ጨርሶ መንግስቱ ሲነሳ በፍርሃት የተነሳ ጽፎ የነበረው መጽሐፍ ያው ጣሉት፣ ተወደቀ ይባላል፣ ጠፋ ይባላል። እንደገና ሌሎች የእስራኤል አባቶቻችን አባጌት ሄደው ነበር። ነቂሰላን ሲናገሩ ነበር። ነቂስ ብርሃን ይናገሩ ነበር።
0: ፊልምም እኔ ያው ፊልም አለ የተሰራ ፊልም ዩቱብ ላይ እንኳን ከወጣ 4 ዓመት በላይ ይሆነዋል መሰለኝ፣ ግን ቆይቷል መሰለ እንደገባኝ። እንግዲህ እንዳለ መረጃ ፊልሙ ከ14 ዓመት በፊት የተሰራ እንደሆነ ነው የሰማሁት። እና እንዳልከው በዚህ በሰሜን ሸዋ ዙሪያ ቀጨኔ አካባቢ የሚያጠነጥን ነው ፊልሙ። ከጎንደር እንደመጡ ነው የሚናገሩት። አሁን ያልካቸው መረጃዎችም የተጠቀሱበት ቦታ አለ። እንግዲህ ዞሮ ዞሮ አሁን በቅርብ ጊዜ የመጡ ነበሩ የዚህ ማህበረሰብ አባላት እንግዲህ ቀጨኔ አካባቢ እንደሚኖሩ ይታወቃል በይፋ። እነሱ ከዚህ በፊትም መጠው ነበር፣ በአንተ አማካኝነት እንደመጡ ነው ማስታውሰው። ከ8 ዓመት በፊት ይመስለኛል ባነሳሳት ቃለ መጠይቅም አድርገንላቸው ነበር። እና ሁኔታው አዲስ ነገር አይደለም። እስኪ እንደው አንተና አሁን እዚህ ያለው የኛ ቤተ እስራኤሉ ማህበረሰቡ ያደረገውን ስራ እነሱን ለማገዝ ወይም ደግሞ በትክክል የኛ ወገን ናቸው ከጎንደር ነው የሄዱ ብሎ

0: ቴሌቪዥንም ቃለ መጠይቅ አድርግ ነበር ብዙ እና ከዛ አንድ ልጅ ያይና ጋዜጠኛ ነህ ይለኛል ከስሜን ሽዋም ባለፈው በ2014 ጋዜጠኛ ነህ ብሎ መልእክት ያስቀልኛል እኔ ጋዜጠኛ አይደለም ደራሲ ነኝ ይለዋለሁ በኋላ እኔማ በስሜን ሽዋ የሚገኝ ቤተ እስራኤል ነኝ ሲለኝ ያን ጊዜ ልክ ታሪካቸውን አውቃለሁ በጣም ነው
1: መረጃ አገኘ
0: አዎ በኋላ እኔ መጽሐፍ እየጻፍኩ ነው እስኪ ንገረኝ ስለው ቀስ በቀስ አነጋገረኝ እዛ እንጻፍ እሱም እዚህም መጽሐፉ የነሱን ታሪክ እንደ መጨመር እንዳለብን ተግባብተን ያው መጽሐፍ ጀመርነው 2 ዓመት ተኩል ይሆናል ያን መጽሐፍ ጽፌ ስለነሱ ማስታወቂያ ሲጽፍ ሰው በቃ ይሰው እያበደ ምን አመጣብኝ ያለው ብዙ ትችት ነበረ ብዙ ምልሽ የማይባሉ ነገሮችም ተጽፈው ነበር በኋላ በ2018 መጽሐፉ አልቆ ስለነሱም ብዙ አውርቼ መረጃዎችንም ጽፌ የኛ አባቶች ታሪካቸውን ሲናገሩ እንደነበረ እንትን ካደረኩ በኋላ በኋላ እንትን ተደረገ ያው ኢሮዋ ማድረግ አለብኝ አልኩ ኢሮዋ ማድረጋቤ እንትን ለከነሱ እንትን ማድረግ አለብኝ ብዬ በመጽሐፉ የሚመረቅበት ጊዜ በማኾን ቫይትማን ትልቅ ዝግጅት አድርጌ 800 ሰው የነበረበት ምሽት አድርጌ ብዙ ህዝብ እነሱንም አምጥቼ በቃ ስለነሱ ታሪክ እንዲናገሩ አድርጉ ከዛን ጊዜ ጀምሮ ያው ሰዎችን በጣም ማወቅ ጀመሩ አንዳንድ ሰዎች ከአባቶቻቸው ከአያቶቻቸው የሰሙትንም እየመጡ ስለነሱ ተረኩ ከዛ 2 ጊዜ 3 ጊዜ እስከ 4-5 ጊዜ አምጥቻቸው ነበር የተለያዩ ድሎች እየሰጠሁ ህዝቡ ጋር ተገናኝተው ከፓርላማ ገብተው ክኔሴት ከቤተ እስራኤል ነጭጊም ጋር ተገናኝተው እንቅስቃሴው እየተፋፋመ እየተሻሻለ ከፍ እያለ ሄደ በኋላም የኛ ሰዎች እነሱን ሲያዩ እኛ መሄደን ማየት አለብን ነው በቀጨኔ በተለያዩ ቦታዎች እነሱ ሜንሾ በሚገኙበት ቦታዎች ነው የሚገኙ እየሄዱ እየጎበኙ አንዳንድ ተመራማሪዎችም
1: የሃይማኖት
0: አባቶችን አንድ ጊዜ በቃ ትልቅ ስብሰባ ላድርግ ብዬ ከነሱ ጋር ቀጠሮ ያስኩ መሆን እናንተን ታሪካችሁን እንደገና ከሱ ብቻ ሳይሆን ከዚህም ብዙ ህዝብ እንዲያው ከዙ ትልቅ ስብሰባ አደርጋለ ብዬ አዲስ አበባ ዩኒቨርሲቲ ትልቅ ስብሰባ አድርጌ ራብ ሞሽን እና ቄስ አብዩም አንደኛ ሄደው እንዲገናኙ ሁለተኛ እንዲመረምሯቸው በማለት ላኳቸው እነሱ ሄደውም በደንብ የተቀበሏቸው አይተው መርምረው ስለማንነታቸውም ተረድተው ቄስ አብዩም በቤተሰብ ደረጃ ታሪካቸውን ስለሚያውቅ ራሞሽን በአያቱ ቄስ ብርሃን ባሩክ ሊቀ ካህናት ቄስ ብርሃን ባሩክ እሱም መኖራቸውን ሲናገር ስለነበር በቃ ሄደው ትልቅ ስብሰባ ሆኖ በዛን ጊዜ ህዝብም ቀጥታ አሳይቸው ነበር አድርገን ነበር እና እንቅስቃሴው እዛን ጊዜ ጀምሮ እንግዲህ እየሰፋ ሄደ ያው ከመሃል ብዙ ሰዎች እየገቡ ብዙ እንቅፋቶች ነበሩ ክፍፍል ነገር መጣ ያው ቀስ በቀስ እየተዳከመ ሄደ ግን አሁን አንዳንድ ሰዎች አሉ ያላቸውን ጊዜ አሁንም እየሄዱ ብዙ የሚያስተምሩ አሉ በእርግጥ በሙሉ እስራኤሎች ናቸው ማለት አይደለም ቁጥራቸው ከ20-25 ሺህ ይሆናል ግን ወደ ወገናቸው ለመመለስ የሚፈልጉ በጣም ብዙም ላይሆኑ ይችላሉ እና ያው ከጊዜ ብዛት ብዙ መረሳትም አለ
1: ያው ተጽዕኖ ይኖረዋል
0: የማያስታውሱም ነገሮች አሉ ለብዙ መረጃዎችም ሰጥቻቸዋለሁ ስለነሱ በእኛ በኩል የሚታወቀውን ማለት ነው
1: አዎ ዳንኤል በነገራችን ላይ እንደው ቤት እስራኤልን ብቻ ሳይሆን አንተ በኢትዮጵያና በእስራኤል መካከል ስላለው ግንኙነትም ብዙ ተሰራለህ ስለምናውቅ ነው። ከዩኒቨርሲቲዎች ጋር ከተለያዩ ከተሞች ጋር የህታማችነት የከተሞች ህታማችነት እንዲፈጠር በዩኒቨርሲቲዎች ደረጃም እንደዚሁ የተለያዩ ተወካዮች ከኢትዮጵያ መጥተው በዚህ በእኛ ሬዲዮም ቃለ መጠይቅ እናደርግላቸው አስታውሳለሁና በተለያየ ጊዜያት እንደው ቤት እስራኤል ላይ ብቻ

0: ያተኮረ እንዳልሆነ ነው እንቅስቃሴ ለማስተዋወስ ነው ነው ምን ትላለህ ለማጠቃለል ካለን ጊዜ አንጻር እንግዲህ ጊዜያችን ብዙ አይደለም
1: እኔ በጣም ያተኮረ የምመረከተው በማንነታችን እንኮራ ማንነታችንን እንዳውቅ ነው መሰረታችንን እንድናውቅ በሚለው ነው እኛ ታሪካችን ካወቅነ መሪዎቻችን ካወቅነ ጥሩ ኑሮ ለነኖር እንችላለን እንደገና ደግሞ ራስ በራሳችን ልንተማመን እንችላለን መንገዳችን በጥሩ ሁኔታ ልመራን እንችላለን የሚለው ነው ማምንበት በተጨማሪ ብዙ እነዚህ ከኢትዮጵያ ባለሀብቶች ብዙ ባለሀብቶችንም ይጀመጥቻል በኢትዮጵያ ተወቁትን እንደገና የዩኒቨርሲቲ ፕሬዚዳንቶችንም አምጥቼ ነበር የከንቲባዎችንም አምጥቼ ነበር ከተለያዩ ቦታዎች ያሉትን ይህን ያደረኩት ለምንድን ነው አንደኛ ከኛ ህዝብ ጋር ተገናኝተው የግንኙነቱ ሰፋ እንዲል እኛ ደግሞ ከነሱ እንድንማር እነሱ ከኛ እንዲማሩ ሁለተኛ ደግሞ እስራኤል ህዝብ ደግሞ አይቶ ደግሞ እንደዚህ አይነት ከፍተኛ ደረጃ የደረሱ ባለሀብቶች እንደገና ተመራማሪዎች እንዳሉ እና እንዲያውቁ ስለኛ እንዲረዱ በማለት ነው እንቅስቃሴን በጣም በጣም ደስ ያለ እንቅስቃሴ ነው ያው ብዙ እውቅና አግኝቶ ነበር ከእናንተም በጣም ደግፋችሁት ነበር እንቅስቃሴ
0: ቀለምጠይቀ በአሬልና በአርባ ምንጭ ዩኒቨርሲቲ መካከል ይመስለኛል የነበረውን ግንኙነት አስታውሳለሁ እዛ ተወካዮች መጥተው በጣም ደስተኞች ነበሩ ከባቲያም ከተማ ጋር ደግሞ የትኛዋ ከተማ ነው ያው የተማማችነት
1: ክራቲያም ነበር ቆይታው እንደገና
0: ይቅርታ ክራቲያም
1: አዎ አዎ አድርገን ነበር
0: እንዲህ አይነት ነገር ነበር እና እንግዲህ ቀጥራ ለደንም ተስፋ እናደርጋለን እሺ ያቋረጥኩ ሐሳብን እያጠቃለልክ ነበር
1: አዎ ስለኛ ብዙዎች እንትን የማይሉ አሉ የማ የኛ ህዝብ የትም ሀገር ብትሄጅ በቃ እስራኤሎች አልቆ ይሁዲዎች አልቀዋል እንግዲህ ይሁዲ የለም ተብሎ ቤቱን ነገር ፈንተሳጣው ግን ከኢትዮጵያ ሲሆን ነው አለቁ እንግዲህ ይሁዲ የለም እያሉ የሚናገሩ የኛ ህዝብ ታሪክ ገና አልተነገረም አልተወራም ብዙ ነገሮች አሉ አሁን በተለይ የነርግንድ ሰምቴው እዚግን ከ60 እስከ 80 ሺህ የሚሆነው የቤተ እስራኤል የዘርግንድ አለ ከተለያዩ መረጃዎች የተገኙ ማለት ነው አሁን እዛ ብዙ ህዝብ ተበትኖ
0: እዚህ ሀገር ግን ይጠይቋል የተለያዩ መስሪያ ቤቶች እንደው የሆነ ነገር ሲኖር ወደ አንተ ይደውላል
1: ይጠይቋል አዎ ብዙ ድርጅቶች ከእኔ ብዙ ይመጣሉ ይመጣሉ እንደገና ደግሞ ምልሽ አሁን በውንትን ላይ ያለን ውይይት ላይ ነን ያን ያለኝን እንትን ከ
0: መረጃዎችን ይጠቀማሉ ማለት ነው አንተ ያሉትን
1: አዎ አንዳንድ ጥያቄዎች ሲኖሩ ይጠይቁኛል ለምሳሌ ባለፈው ብዙ የዘርግንዶች ከ500 እስከ 600 ዓመት በላይ አሉኝ የእነሱን ስትመለከት በየጊዜው የንጉስ ዘር የነበሩት እነዛ በሙሉ ትልቅ ትልቅ ቦታ ያዙ በሙሉ ታሪካቸው አለ እነማን እንደሆኑ መቼ እንደነበሩ ማንን ሲገዙ የት ሲገዙ እንደነበረ እና የኛ ህዝብ ብዙውን ጊዜ ተበትኖ ቆርጧል በተለይ በ19ኛው ክፍለ ዘመን የጠፋ ብዙ አለ እና የለም አይባልም ብዙ ህዝብ ጠፍቷል አለ ብንል ሰው መደንገጥ የለበትም ህዝባችን እንደማንም ብለን ፈራርገን ማምጣት ነው እንጂ ከዚህ ይሄ እንደዚህ ነው ይሄ የእርስ በርስ ሽኩቻ የእርስ በርስ ክፍፍል እኛን ይጎዳናል እንጂ ምንም አይጠቅመንም ከሌላ የመጡት ህብረተሰቦች እንደዚህ አይነት መከራ እንደዚህ አይነት ችግር የለባቸው ከኛ ሲሆን ግን ብዙ ብዙ መከፋፈል አለ ብዙ ምንሽ ጠቃሚ ያልሆኑ ነገሮች እንትን ብንቆጠብ ብዙ ነው ታሪካችን ግን አልመረመርነውም አሁን ብዙ የተገኙ ብዙ መረጃዎች አሉ በሚቀጥለው የሚወጣ ትልቅ መጽሐፍ አለ በዛ አዳዲስ መረጃዎች ይገኛሉ ብዙ ሰውም የሚገረምበት መጽሐፍ ነው የሚሆን እና ታሪካችን ጥልቅ ነው ገና አልተነካም ለማለት
0: አልተነገረም በጣም ጥሩ እንግዲህ ደራሲ ተመራማሪ መምህር ዳንኤል በለጠ በሌላ ጊዜም በሰፊ እንወያይበታለን እናመሰግናለን መልካም ቀን ይሆንልህ
1: አመሰግናለሁ
0: መልካም ቀን ሰላማል የተከበራችሁ አድማጮቻችን ስርጭታችን ተጠናቀቀ ለቴክኒክ ባለሙያው ለያኢር ኒውማን ምስጋና ይድረሰው ወርቅነሽ እሸቴ ነኝ ቀን አንድ ሰዓት ላይ እንደገና እንገናኛለን መልካም ቀን ይሆንላችሁ

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ዋላችኋል? መልካም ለተሰንበት ይሁንላችሁ ያን ስርጭታችን እንሆ ጀመረናል። ከዛ በፊት ግን ዛሬ ለቱ እንደብራን ዘመን አቆጣጥር ዮም ሺሺ ካፌ በቲሽ በታሙዝ ሄ ታሽን ፔቫብ እንደ አውሮፓ ዘመን አቆጣጥር ጁላይ 10 2016 እንደ ኢትዮጵያ ዘመን አቆጣጥር ሐምሌ 3 2018 ነው። ስርጭታችን እንደተለመደው እስከ ቀን 2 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና፣ ወቅቱን የተመለከተ ዜና ትንታኔ፣ ሳምንታዊ ፕሮግራምና የኦሪት ትምህርት በተከታታይ ይዘንላችሁን ቀርባለን። ስርጭታችን ግን እናስተናግዳችሁ የቴክኒክ ባለሙያ ሞሼ ሊኬንሽቴን ሲሆን የስቱዲዮ ተረኞች ወርቅነሽ ሽቴ ናቸው። በይንን አሁን ዜናውን በወርቅነሽ ሽቴ።
0: አመሰግናለሁ አይቸው። አርእስተ ዜና፣ መንግስት በይሁዳና ሰማርያ አካባቢ በሚገኙ በርካታ ሰፈሮች መገናኛ መንገድ ዝርጋታ የሚውል ከአንድ ቢሊዮን በላይ ሸቀል የሚገመት በጀት የሚመድብ መሆኑን አስታወቀ። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት በስልክ ተወያዩ ተባለ። እስራኤል በአሜሪካና በኢራን መካከል የተኩስ ልውውጡ በቅርብ ቀናትም ይቀጥላል ብላ እንደምትገምት ተገለጸ። ኢራን ፕሬዝዳንት ዶናልድ ትራምፕ ላይ አደጋ ለማድረስ አዲስ ፕሮግራም እንደነደፈች መሆኑን እስራኤል ለአሜሪካ መረጃ ማስተላለፏን ዎል ስትሪት ጆርናል ዘገበ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። መንግስት በይሁዳና ሰማርያ አካባቢ በሚገኙ በርካታ ሰፈሮች መገናኛ መንገድ ዝርጋታ የሚውል ከአንድ ቢሊዮን በላይ ሸቀል በጀት የፊታችን እሁድ የሚፈቅድ መሆኑን አስታወቀ። በጀቱ እንዲጸድቅ የተዘጋጀው ባለፉት 2 ወራት በመከላከያ ሚኒስቴር የሰፈራ አስተዳደር ክፍል በመንገድ ትራንስፖርትና በገንዘብ ሚኒስቴር ቢሮ መካከል በተካሄደ ትብብር መሆኑ ተገልጿል። የገንዘብ ሚኒስትር በጸሬል ስሞትሪች የመንገድ ዝርጋታው በእስራኤል ሀገር በመኖሪያ ሰፈሮች የሚፈጠረውን የሽብር ጥቃት ለመዋጋት የሚያገለግል መሳሪያ አካል ነው ብለዋል። በይሁዳና ሰማርያ አካባቢ በሚገኙ 64 የሰፈራ መንደሮች ለሚኖሩ እስራኤላውያን ከሚቀጥለው ወር ጀምሮ 7% የግብር ጥቅማ ጥቅም ተጠቃሚ እንደሚሆኑና ከሚቀጥለው ዓመት ጀምሮ ተግባራዊ እንደሚሆን የግብር አስከፋዩ ባለስልጣን ቢሮ አስታውቋል። የህጉን ጽንሰ ሐሳብ ያቀረቡት የክነሴት አባል ጽቢ ሱኮት ናቸው። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት በስልክ ተወያዩ ተባለ። ሁለቱ መሪዎች በአካባቢ ካሉ ሀገራት ጋር በወቅታዊ ጉዳዮች መወያየታቸውን እንደሚቀጥሉ ስምምነት ላይ መድረሳቸው ታውቋል። ፕሬዝዳንት ትራምፕ አሜሪካ በቀጣይ በባህር ሰላጤው ሀገራት ለምትወስዳቸው ቀጣይ እርምጃዎች ሂደት ለኔታንያሁ ያስታወቋቸው ሲሆን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በበኩላቸው የቱርኩ ፕሬዝዳንት ታይብ አርዶዋንና ተባባሪዎቻቸው ስለ እስራኤል ሀገር ህልውናና ድንበሯን ለማስከበር ስለምታደርገው ጥረትም የተናገሩትን ከባድ የተቃውሞ ሀሳብ ለትራምፕ በድጋሚ መናገራቸው ታውቋል። እስራኤል በአሜሪካና በኢራን መካከል የተኩስ ልውውጡ በቅርብ ቀናት የሚቀጥላል ብላ እንደምትገምት ተገለጸ። አሁን ባለው ሁኔታ ያለ እስራኤል ጣልቃ ገብነት በአሜሪካና በኢራን መካከል ብቻ ግጭቱ ይቀጥላል ተብሎ እንደሚገመት ጊሊ ኮሄን ትናንት ምሽት በ11ኛው ቴሌቪዥን ጣቢያ ባቀረበችው ዘገባ ገልጻለች። የእስራኤል ባለስልጣናት በኢራን ላይ ወታደራዊ ጥቃት ለመክፈት ከአሜሪካው ፕሬዝዳንት ፈቃድ ቢሰጣቸው ፍላጎት እንደነበራቸውም ተገልጿል። የበደዌ ማህበረሰብ በሚኖሩበትና ሽጋብ ሻሎም በተባለው አካባቢ የሚኖሩ 4 ወጣቶች በአካባቢው በሚገኘው ፖሊስ ጣቢያ ላይ ተኩስ በመክፈት የሽብር ጥቃት ለማድረስ በማቀድ ተጠርጥረው ክስ ተከፈተባቸው ተባለ። ተጠርጣሪዎች በቤርሸባ ከተማ በሚገኘው የአውቶቡስ ጣቢያ ተሃና መርካዚትም የሽብር ጥቃት ለማድረስ አቀደው እንደነበር ተገልጿል። ተጠርጣሪዎች በከተማው በሚገኘው የአውራጃ ፍርድ ቤት ክስ የቀረበባቸው ሲሆን ዋናው ተጠርጣሪ ሾሜራ ሆሞት በተባለው ዘመቻ ምክንያት ከ5 አመታት በፊት የሽብር ጥቃት ቡድን ለማደራጀት ወስኖ እንደነበር በክሱ ተገልጿል። ተጠርጣሪው በኢንስታግራም ገጹ ላይ የሽብር ጥቃቶችን በማበረታታት የሐማስ አሸባሪዎችን በማድነቅና ጥቅምት 7 የደረሰውን ጥቃትም ያጋራ እንደነበር ተገልጿል። ከመካከላቸው አንዱ ተጠርጣሪ ፈንጅ እንዴት እንደሚጠመድ የሚያሳይ ቪዲዮ በእጅ ስልኩ ማውረዱም ተገልጿል። ኢራን ፕሬዝዳንት ዶናልድ ትራምፕ ላይ አደጋ ለማድረስ አዲስ ፕሮግራም እንደነደፈች መሆኑን እስራኤል ለአሜሪካ መረጃ ማስተላለፋን ዎል ስትሪት ጆርናል ጋዜጣ ዘገበ። ፕሬዝዳንት ትራምፕ ባሳለፈው ሳምንት በኢራን ግድያ ዝርዝር ውስጥ መሆናቸውን ቢናገሩም የዋይት ሃውስ ቤተ መንግስት ግን እስራኤል አስተላለፈችው መረጃ እስካሁን ምላሽ አልሰጠም ተብሏል። ትራምፕ በመጀመሪያው የስልጣን ዘመናቸው መጨረሻ ላይ ስለ ኢራኑ የጦር አዛዥ ካሳም ሱሎማኒ ግድያ ካስታወቁ ጀምሮ ኢራን ትራምፕን ለመግደል ክትትል እንደምታደርግ በአሜሪካ እጅ ያለው መረጃ የሚያሳይ መሆኑን ከደረሰን ዘገባ መረዳት ችለናል። በጎዳና ቁጥር 6 ግቢሽሽ በመክላፍ ሶሬክና በቅራት ጋት መካከል በደረሰ የመኪና አደጋ 4 ሰዎች ቆሰሉ ተባለ። የ3 አመት ሴት ህፃንና የ5 አመት ወንድ ልጅ በከባድ ሁኔታ የቆሰሉ ሲሆን በ30 አመት የእድሜ ክልል የሚገኙ 2 ወንዶች በመካከለኛ ሁኔታ መቆሰላቸው ታውቋል። የማጌንዳ ቢዳዶም የህክምና ቡድን ቁስለኞችን ከቦታው በሄሊኮፕተር ወደ ሆስፒታል እንደወሰዳቸው ታውቋል። በሀገራችን በተለያዩ ጎዳናዎች በሚደርሱ የመኪና አደጋዎች የሰዎች ህይወት እያለፈ ነው። ሌሊት ላይ በጎዳና ቁጥር 90 ምናሄም ሳፒር በተባለው መስቀለኛ መንገድ አካባቢ የጭነት መኪና ከግል መኪና ጋር ተጋጭቶ በደረሰ አደጋ የአንድ ሰው ህይወት ማለፉ ታውቋል። እስራኤልና ሊባኖስ የደረሱበትን ስምምነት ተግባራዊ ወደሚያደርጉበት ምዕራፍ መሸጋገራቸውን አንድ የአሜሪካ ባለስልጣን ገለጹ። እኒህ ባለስልጣን የመጀመሪያው ሙከራ ተግባራዊ የሚሆንበት አካባቢ በቅርብ ቀናት እንደሚጀመርና ቀጣዩን የሙከራ አካባቢ ደግሞ ለማስተካከል ከፍተኛ ስራ እየተሰራ መሆኑን ገልጸዋል። የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው። ትናንት ምሽት በተካሄደ የሩብ ፍጻሜ ጨዋታ ፈረንሳይ ሞሮኮን 2-0 አሸንፋ ወደ ግማሽ ፍጻሜ ጨዋታ አልፋለች። ዛሬ ሌሊት ስፔን እና ቤልጅየም በሚያደርጉት የሩብ ፍጻሜ ጨዋታ አሸናፊ ቡድን በግማሽ ፍጻሜ ጨዋታ ከፈረንሳይ ጋር ይገናኛል ወይም ይጫወታል ተብሎ ይጠበቃል። የዓለም ዋንጫ ጨዋታ በ11ኛው ቴሌቪዥን ጣቢያና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ሲመነዘር አንድ ዩሮ በ4 ሸቀል ከ43 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ዛሬ የአየር ጸባይ ከሰነበተው ጋር ተመሳሳይ ሲሆን ነገ ቅዳሜ ጀምሮ እስከ ፊታችን ሰኞ ድረስ ሙቀቱ ደረጃ በደረጃ እየጨመረ እንደሚሄድ የዘርፉ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም እና በሃይፋ 29 በቴል አቪቭ እና በጽፋት 30 በቤት ሻአን 37 በቤርሸባ 33 በኢላት እና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አይቸው ዜናው አበቃ።
2: ወርቀነሽ ነምሰግላለን ስለዚህ ነው።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አይቾ እንዴት ነህ? ሰላም ነህ?
1: እንዴስ
0: ተታውሹብ ይየ ነበር ነው?
1: ተውሹብ
0: ምን እንደምትናገርኮ ገባኝ ገና አወኩት።
1: ቻንጀን ነገር የነበረው አስቀረሽብኝ ማለት ነው። እንዴት ነሽ? ደህና ወለሻል ወይ?
0: ደህና ነኝ።
1: ጧት ጀመረሽ ነው አንቺ ዛሬ?
0: ጧት ጀመረኝ ነው። እንግዲህ ጧት የጀመረ ሰው በፊት ያስተዋውቃል ነው ምንል ሁሌ እዚህ ያማረከት።
1: አይ ፊትም እንኳን የኔም ቺን ፊት የኔም ፊት አንድ ነው። ብዙ እኔም እንዳበጠ ነው። እንዴ ለሊት መተኛት እኮ የለም። ይሄ ሞንዲያል እስከሚያልፍ ድረስ እኮ ችግር ነው።
0: ይሄ ሞንዲያል ደግሞ ትናንት የሚጠበቅ ጨዋታ ነበር።
1: እንዴ የሚጠበቅ ነው? ዛሬም አለን።
0: የትናንቱ ዛሬም ደግሞ አለ።
1: አዎ ዛሬም አለን። እንግዲህ እስቲ
0: ብዙ አልቀረውም፣ እስከ 19 ነው።
1: ጥሩ ለሚጫወቱ መልካም እድል እንላለን።
0: አሁንማ በጣም ልብ ሰቃይ የሚሆንበት ምዕራፍ ላይ ደርሷል። ወደ ግማሽ ፍጻሜ ያለፉ ስለሆነ አዎ
1: በጣም ነው የሚያንጠለጥለው። ማን ነው ወዴት ነው እንዴት ነው የሚለውን ያሳያል።
0: ፈረንሳይ ለአሁን ፈረንሳይ ምናልባት ስሟ እየተነሳ ነው ወደ ግማሽ ፍጻሜ ካለፈች በኋላ ምናልባት ይህን ኳስ
1: ፈረንሳይ ቢሆን እኔ በቃ መድሎ አድራጊ ይሁኛለሁኝ እኔ እንግዲህ ማለት ኳስ መቼም ስፖርት ነው። ስፖርት ከፖለቲካ ውጭ ቢሆን ደስ ይላል። ነገር ግን
0: አልሆነም።
1: ዞሮ ዞሮ ከፖለቲካ ድሮም ቢሆን እኮ በነገራችን ላይ ድሮም ቢሆንም እኮ ፖለቲካ ከስፖርት ውስጥ እንደገመድ ግን ጎልቶ የሚታይበት ነገር አልነበረም እንጂ እናስታውሳለን እኮ በጀርመን ጥቁር እንዴት አቸንፎ ሜዳሊያ አይሸለም ተብሎ እነ ሂትለር ያስነጠቁበት ሁኔታም አለ። ካናዳ ውስጥ የሚሆነ የተከሰተ ክስተት አለ። ብዙ ነገሮች አሉ። ዘረኝነትም ያለበት ፖለቲካ የሚገባበት ነው። አሁንም በዘመናችንም ዶናልድ ትራምፕ ያደረጉት ነው አይተናል።
0: ፖለቲካ የማይገባበት የለም። ለነገሩ ልክ ነህ። እንደው አንዳንዴ በስሙ ስለማይጠራ ነው እንጂ ልክ ነህ። አሁን ደግሞ አንተ አርጀንቲና ብትወስዶ ሳይሻል አይቀርም ልትል አምረሃል መሰለኝ።
1: የመጨረሻ እንዳይተሸዋል አይደል? ፕሬዚዳንታቸው መጦ በነጻነት ቀናችን ጊዜ እኛ ጋር አብሮ እንደተደስተ እንደ ህፃን ልጅ እየዘለለ አብሮ ስቴጅ ላይ እየጫፈረና
0: ይሁዲ እኮ ነው። ይሁዲ ያውም ፈልጎት ነው። ይሁዲ
1: ፈልጎ እንዳሁን እየገባ ነው እንግዲህ እሱም እና በጣም ደስ የሚል ሁኔታ ነው እና እንደዛ አይነት ድጋፍ ስታገኝ ለምን እኔ አልደግፍም
0: ደስ ይላል በጣም
1: የሚለውን እየወሰድኩ ነው።
0: እንግዲህ ወስደዋል ባለፈው በነበረው ሞንዲያል ኳታር ላይ።
1: ቢደግሙም መልካም ነው።
0: ባይ ደግሞ አይከፋም እንደው ለመሲ ሲባል እንደሆን እንጂ። እስኪ ለማንኛውም እናያለን። አንዳንዴ ስፖርት የእድልም ጉዳይ ነው። እግር ኳስ ጨዋታና
1: እድልም አንዳንዴ ይባላል። አዎ ያጨዋወት ሁኔታ እያንዳንዱ ተጫዋች በዛን ሰዓት ወደ ጨዋታው በሚገባበት ያለው ስሜት በጣም እጅግ ወሳኝ ነው ለሱ እንቅስቃሴው፣ ኳሱን በመቀበሉ በመስጠት
0: ኳሷ መግባቷ ነው ዋናው። ባክ ጎሉ ላይ ነው። ጎሉ ካለ አለ ነው።
1: ደግሞ የትን ፍጩ ድቄቱን አምጫ
0: እንደሱ ነው። አይ በቃ መጨረሻ ላይ እኮ ይህን ያህል ጎል አስገቡ ሆነ እኮ ነገሩ። ጥሩ ለማንኛውም እስኪ ወደ ወቅታዊ ርዕሰ ጉዳይ እንመለስና እንግዲህ የሀገራችን የዓለማችን ተጨባጭ ሁኔታ አይቼው እንደው የመካከለኛው ምስራቅ ጉዳይ በኢራንና በአሜሪካ መካከል ያለው ውጥረትና የተኩስ ልውውጥ አሁንም እንደቀጠለ ነው። እንዴት ነው? ወዴት እያመራ ይሆን?
1: ያው በዚህ ሁለት ቀን ውስጥ ሲተኳኮሱ አንደኛው ሲመታ አንደኛው ዝም ሲል ደግሞ የኛው ይከተላል። እንደዚያ ነገር ነበር። ዛሬ ሌሊት እንኳ ያው ምንም በሁለቱም ገጽ ምንም አይነት የጥቃት ፍጻሜ የተካሄደበት አልነበረም። ነገር ግን የሚገርመው ሁኔታ እዚህ ላይ ወድቅነሽ፣ አሁንም ኢራን እየታየች ነው። ኢራን የምትወስደው ነገር እሷ በምትፈልገው መንገድ እና መስፈርት ብቻ እንቅስቃሴ እንዲደረግ እያለች ነው። አሁንም ዞሮ ዞሮ ፕሬዚዳንት ዶናልድ ትራምፕ አንዳንዴ ትናንትና ምንድን ነው ያሏት ይችን ኢራን የሆነ የኢራን መሪዎች እንደ ነቀርሳ በሰውነቱ የተሰራጭ ነቀርሳ ማለት ናቸው ብለው የነገሯቸውና እንደዛ ብለው የሰየሟቸው ነበር። ያም ሆኖ ግን ወደ ዲፕሎማቱ መነጋገር ሁኔታ ይሄዳሉ። ይሄ መነጋገር ስንቴ ነው እየተነጋገሩ ያሉትኝ? አንዴ ተነጋግረሽ ስምምነት ላይ የደረሽበትን ነገር እውን ካላደረግሽው ያን ስምምነት ወይም እነሱም እንደዚህ ይላሉ ያኛውም እንደዚህ ይላል፣ ያው አሁን ካልሆነ እንደገና ዞን ደግሞ እንነጋገር እንደገና ደግሞ ድጋሜ እንነጋገር። ይሄ የሚያሳየው ሁኔታ ጊዜን ለመግደል አንዱ በአንዱ ላይ ጥላቻ ለመመረዝ የሚያደርጉት የሚያካሄዱት እንጂ በእውነት በትክክለኛው መንገድ ቢመጡ ኢራን የምትለው ነገር አስቀድሞ ያስቀመጠች ነገር አለ። ስለ ኒኩሌሩ ነገር እርሱት ነው በቃ ይሄ በፍጹም በተለይ 440 ኢራኒየም የተሰኘው የኒኩሌር ቦምብ መምረት የሚያስችላቸውን ንጥረ ነገር በፍጹም ከኢራን አይወጣም ብለዋል። አሜሪካ መውጣት ነበር ስለበለ ትንሽ አሜሪካ ድምጿን ለስለስ ያደረገችበት ሁኔታ አለ። ኢራኖች ይህን በተመለከተ ብዙ የሚናገሩት ብዙ የሚያደርጉት አለ። የሆርሙዝን በተመለከተም እኛ ባልነው ነው መንቀሳቀስ ያለበትን ታዲያ ትራምፕ እንዴት ነው ይህን ነገር እየሰሙሽ ብሎ ወደ ድርድር ያለው ይመጡት?
0: ትራምፕ እንደውም ያልነበረ ነገር እኮ ነው። አሁን የሆርሙዝ የባህር ወሽመጥ ዋና ርዕሰ ጉዳይ የሆነው ከጦርነቱ በኋላ ነው እንጂ ከዛ በፊት ወሳኝ ቦታ ነው። ግን ኢራን ግብር ልታስከፍልበት ስትፈልግ ስምዘጋው ስትፈልግ የምትከፍተው ካናል አልነበረም። አሁን ግን እንደዛ እየሆነ ነው እና ይሄ ጦርነቱ የወለደው የኢራን ጥቅም መሆኑ ነው መሰለኝ።
1: ቢሆንም ያን እየተጠቀሙበት እየመጡ ነው ያለ። ይሄ እንደነበረው ከጦርነት በፊት እንደነበረው ነው ብሎ አንድ የመቋጨትና መዝጋት ሲቻል፣ እሺ በዚህ ዙሪያ እንነጋገራለን፣ ለስድስት ወር ያህልሽ እንደፈለግሽ አድርጊው፣ ለአመት እንደዚህ እንደፈለግሽ አድርጊው፣ በኋላ እንትን እንላለን። ይሄ ማለት ነገሮችን ወደኋላ ማሸሸት፣ ነገሮችን በእውነት ከስር ከመሰረታቸው ችግሮችን ፈቶ ለችግሮች መፍትሄ አለመስጠት የሚያደርጉት ሁኔታ ነውና፣ ግድ የለም ስድስት ወር ጸጥ ይበል ወይም የተወሰነ ወር ጸጥ ይበል፣ ከበኋላ ደግሞ እግዚአብሔር ያውቃል የሚባል ነገር እንዲሁ በግምት አንድን ነገር መምራት እንደምትችሉ የሚያሳይ ሁኔታ ነውና፣ ይሄ ጠቃሚ አይደለም፣ በጎም አይደለም፣ አይበጅም። የኢራን ህዝብም ቢሆን በከፊሉ እጅግ በጣም በዚህ ጦርነት ድረስ ብዙ ጉዳት የደረሰበት ብዙ የኢኮኖሚ ውሽቀት ውድቀት የደረሰበት ሁኔታ ነውና እጅግ በጣም የሚያሳዝን ያለ ህዝብም እየተሰቃየ ነው፣ ወታደሮችም እየተሰቃዩ ናቸው። የተወሰኑ ግለሰቦች ብቻ የሚጠቀሙበት ወቅትና እንቅስቃሴ ነው ያለና ይህ አካሄድ እጅግ በጣም አለማችን ወዴት እየሄደች እንደሆነ የሚያሳዝን ሁኔታ ነው።
0: አስቸጋሪ ነው። አሁን ደግሞ እስራኤል ያገኘችው መረጃ ነው፣ ዎል ስትሪት ጆርናል እንደዘገበው ኢራን የአሜሪካውን ፕሬዚዳንት ለመግደል አዳዲስ እቅዶችን አዳዲስ ሴራ አሲራለች የሚል መረጃ ወጥቷል። አይቸው ታስታውስ እንደሆን 2001 ላይ ይሄ ሴፕቴምበር 2011 ላይ ነው ጥቃቱ የደረሰው። የአሜሪካ ሁለት መንትያ ህንጻዎች ላይ ሽብር ጥቃት ሲደርስ 2001 ላይ ሴፕተምበር 11 አዎ። እስራኤል መረጃው ነበራት፣ አሜሪካዎች ስላልሰማቸው ነው እንጂ የሚባል የታወቀ ነገር እንሰማለን በየጊዜው። እና አሁን ደግሞ እስራኤል ያገኘችው መረጃ ነው ይባላል። እና እስራኤል በመረጃ መቼም አትታማም መረጃ በማግኘትና ይሄ ነገር እንደ አዲስ ምንም እንኳን ለአሜሪካ አዲስ ነገር ባይሆንም ግን ኢራን የተለየ ዘዴ በተለየ ሴራ ትራምፕን ለመግደል ውስጥ ለውስጥ እየሄደች ነው የሚባል ነገር አለና እንደው እንዴት ያዩት ይሆን አሜሪካውያን?
1: አሜሪካዊ ነው ልሽ አሁን እስራኤል መረጃ ፈልፍሎ ማግኘት የተካነችበት ነው። በዛም ምክንያት ነው ዛሬ ካለንበት ደረጃ ላይ ልንደርስ የቻልነውም በዚህ ነው። እንግዲህ አንዳንዴ እንደዚህ አይነት መረጃዎችን በመሰብሰብ በማምጣት ጠላትን አስቀድሞ እርምጃ በመውሰድ በማጥቃት ዛሬ የደረስንበት ደረጃ ልንደርስ የተቻልንበት አንዱ ይሄ ነው። እስራኤል መረጃዎችን ፈልፍላ አውጥታ በምትናገር በምትሰጥበት ሰዓት ያን መረጃ አለመቀበሉ ዞሮ ዞሮ ያስከተለው ጥቅምት 2001 ማለት መስከረም 11 መስከረም 11 2001 ላይ ሁለቱ መንትያዎች ጭንጫ የተደረመሱት ምን ያህል ህዝብ እንዳለቀ ሁላችን
0: አሜሪካን ወደ ኋላ የመለሳት በጣም በጣም ያከሰራት
1: በጣም ያኔ ያ ነገር እኮ ዛሬም በእኛም ተደግሟል። እኛም ራስ በራሳችን በሚመጣው መረጃ አልቀበል ይሆን እኮ ጥቅምት 7 2023 የተፈጠረውም እኮ ይሄ ነው። አንዳንድ ጊዜ አንቺ ከምትቀበዩ መረጃ አይ ምሉ ንቆ
0: መረጃን መናቀው ያዋርዳል።
1: ያን መረጃ ተቀብሎ መመልከት፣ ማጥናት፣ መፈተሽ በምን አይነት ደረጃ አደገኝነት ውስጥ ምን ያህል ነው ብሎ የማወቅ የማውጣት የአንድ ሰው የመረጃ የሚቀበለው ክፍል ኃላፊነት ሊሆን የሚገባ ጉዳይ ነው እና ዶናልድ ትራምፕንም ለማጥቃት አይደለምና የውጭው ከሀገራቸው ውስጥ ግድያ ሙከራ ተደርጎባቸው የለም እንዴ? ስለዚህ በፖለቲካም ሆነ በምንም ሆነ ለማድረግ ኢራኖችም እየዛቱ ነው። ኢራኖችን የሐመናይን ትናንትና አሊ ሐመናይ ቀብር ስነስርዓት ተፈጽሟል። ከዛ በፊት ከሶስቱን ቀን አራቱን ቀን በየከተማው እየተዘዋወረ ሽኝት ሲደረግለትም እንዴት ትራምፕ እስከዛ ድረስ እንዴት በህይወት ይኖራሉ? አብረው ከአሊ ሐመናይ ሲቀበር አብረው እሳቸውን መቀበር አለባቸው ብለው ሞት ለእስራኤል ሞት ለአሜሪካ እያሉ ጩኸት እያሰሙና ድምጻቸው ሲያሰሙ የነበረ ነው። በቀብር ስነስርዓታቸው ላይም በትልቁ ጽፈው ትራምፕ መገደል አለበት የሚል ጽሑፍ እንኮ በትልቁ አንግበው የሚሄዱበት ሁኔታ ነው ያየነው ነው። እና ይህ አይነት ነገር ቢነገራቸውም ይህ አይነት ነገር እስራኤል አስቀድማ ብደርስበትም ይህ አደባባይ ምስጢር የሆነ ነው። ተመርምሮ እስራኤል በደረሰችበት መረጃ አማካኝነትም ይሄው ኢራኖችም ይፋ እያወጡትኝ ነው እየተናገሩ ያለበት ሁኔታ ነው ያለው።
0: በጣም የሚገርም ነው። እንግዲህ
1: የቱርክ አካሄድ እንዴት አየሽው አንቺ? እንዳው
0: የቱርክ
1: ግን ብቻ እየጠየቅሽ እንዴ? እንዳንቺ መጠየቅ አለብሽ? ምን ውስጥ ጠያቂ አይጠየቅም ነው?
0: ቱርክ አይ እየተጠያየቅን ነው። ይሄ ምን ችግር አለ? እየተጠያየቅን ነው። የቱርክ ጉዳይ እንግዲህ ፕሬዝዳንት ትራምፕ ያው እንዳየ ነው ከቱርኩ ፕሬዝዳንት ጋር ተገናኝተው ሲወያዩ
1: አዲስ ሙሽራ አልመሰሉም ደስ ይሄዱ?
0: በቱርክ ብዙ ነገር ተፈጥሯል።
1: ትራምፕና ኤርዶዋን ጅለጅ እንደ
0: ታይሰው የሚገርም ነው። በነገራችን ላይ በቱርኩ እንግዲህ ያው የኔቶ ጉባኤ ነበረ የሰሜን አትላንቲክ የጦር ቃል ኪዳን ሀገራት አባል ሀገራት ጉባኤ እንዳልከው ለዛ ጉባኤ መጥቶ ነው ትራምፕም ያው በግል የተገናኙት ከቱርኩ ፕሬዝዳንት ጋር። የፈረንሳዩ ፕሬዝዳንትም በዚህ ጉባኤ የቱርኩን ፕሬዝዳንት ባለቤት እጃቸውን ሳሙ ተብሎ ብዙ በመገናኛ አውታር በጣም ያው መነጋገሪያ ሆኖ ነበር። መቼም እሳቸው ለእንደዚህ አይነት ነገር የታደሉ ናቸው። እንዲህ አይነት ነገር ያጋጥማቸዋል ብዙ ጊዜ።
1: ጥፊ ይቀበላሉ።
0: ጥፊ ሲባል ነበር ባለፈው። አሁን ደግሞ ያው የእሳቸውን ባለቤት ሙስሊም ናቸው እንግዲህ ያው የአርዶዋን ባለቤት እንደዛ ተሸፋፍነው እጃቸውን ለመሳም ይሄ እንዳንድ እንትን ይነሳ ነበር። እንዳልከው ግን ያው ወደ እንትኑ ወደ ጥያቄ ስንመለስ አይቸው ትራምፕ F-35 የተሰኘውን ዘመናዊ አውሮፕላን ለቱርክ ምናልባት እንግዲህ ውሳኔ ላይ መድረስ ያስፈልጋል፣ ኮንግረሱም ሊወስን ይገባል፣ እናስብበታለን፣ አዎ እናስብበታለን ብለዋል።
1: ግን አረማመዱን አይተው የሚባል ነገር አለ።
0: አዎ ሊሆን ይችላል።
1: አነጋገራቸው እንዴት ነው? እንዴት
0: አየ? አነጋገራቸው ይመስላል። ግን መልስ ዞሮ ዞሮ ከዛ በኋላ ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር ተነጋግረዋል። የአሜሪካው መከላከያ ሚኒስትር በዚህ ጉዳይ ለመወያየት ከእስራኤል ጋር ሊመጡ ነበር። እንደገና ኢራን ጀመረችው ጥቃት በዛ ምክንያት ቀሩ እንጂና የእስራኤል ጉዳይ ዞሮ ዞሮ ቁጥር አንድ እንግዲህ ቅድሚያ የሚሰጠው የእስራኤል ጉዳይ እንደሆነ መረዳትም ይቻልበት ሁኔታ እዚህ ላይ መገንዘብ ይቻላል። እና አይታወቅም እንግዲህ ቴክኖሎጂው በጋራ እንግዲህ መከላከያ ሰራዊት
1: ምን ያህል እስራኤል ግን ሊያሰጋት ይችላል። ይህን በል
0: በእርግጥም ያሰጋል፣ ምንም ጥያቄ የለውም፣ ያሰጋታል። ምክንያቱም ቱርክ እንግዲህ በአካባቢ የበላይነት ለመሆን በእስራኤል ላይ የምታሰማውን ዛቻ እንሰማለን እና ለእስራኤል በእርግጥም ያሰጋል። ግን አሜሪካ እውነት ተሳክቶላት ሁሉም እንግዲህ ኮንግረሱን ፈቅዶ ትሰጣለች ወይ እንግዲህ መጨረሻ ላይ ውሳኔ ላይ ሲደርሱ የምናየው ጉዳይ ነው እንጂ ያሰጋል እውነትም። ፕሮግራማችን
1: እሳቸውም እየተናገሩ የሚናገሩበት ሁኔታም አለ። በተለይ ዶናልድ ትራምፕ ይናገሩት በቱርክ በጣም ጠንካራ እንደሆነችና በተለይ ኤርዶዋን እያሸነፈ ባለበት ኪሎ ኤርዶዋን አገሪቱን እያስተዳደሩ ባሉበት ሰዓት ምን ያህል ጠንካራ እንደሆነች በጦር ኃይሉ ዘመቻ ዙሪያ በተለይ ኢራን በጣም ጀግና እንደሆነች የተናገሩበት ሁኔታ አለ። ብቻ ሁለቱም ትንሽ አምባገነናዊነት ጸባይ ሳይኖራቸው ይቀራል ብለሽ ታስቢያለሽ?
0: ያው እንደዛ ነው የሚመስለው።
1: በኃይሌ ማመን ምናልባት ይሄም ሊሆን ይችላል ያዋደዳቸው።
0: ቱርክ ውስጥ እኮ ሙሉ በሙሉ ዲሞክራሲ አለ ለማለት አያስደፍርም።
1: እውነት ነው።
0: አዎ፣ እና ይሄ ምንም ጥያቄ የለውም። አዎ፣ አይቸው ፓራሻት አሸባ ምልክት ስላደረገ የቴክኒክ ባለሙያው ወደ ሌላ ፕሮግራም እንዲያልፍ ነው። እሱ መጨረሻ ላይ ነው የምናሰማው። እንግዲህ አንዳንዴ አማርኛ ስለማይሰሙ የቴክኒክ ባለሙያዎቻችን ልንነግረው ይገባል። ግድ ነው
1: በዕብራይስጥ ምናገር ለዋክሻብ ተፐረሻ ተሸቧ
0: ኦኬ ቦና ቦር ለሙዚቃ ቶዳ ሙዚቃ

ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? ይህ የእስራኤልን ታሪክ የምናቀርብበት ፕሮግራማችን ነው። ዛሬ የንጉሥ ሰለሞንን ወይም የሜሌክ ሹሎሞን ታሪክ እናቀርባለን። ከዚህ በፊት የመጀመሪያውን የእስራኤል ንጉሥ ሳኦልን እና ሁለተኛውን ንጉሥ የንጉሥ ዳዊትን ወይም ዳዊት ሐሜሌክ ታሪካቸውን ማቅረባችን ይታወሳል። በዛሬው ፕሮግራማችን የንጉሥ ሰለሞንን ታሪክ እናቀርባለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ።

የተከበራችሁ አድማጮቻችን በንጉስ ሰለሞን ታሪክ ላይ መጽሐፍ ቅዱሳዊና ታሪካዊ ይዘቱ ላይ ማብራሪያ የሚሰጡን በቴል አቪቭ ያፎ የኢትዮጵያ ይሁዳውያን ተወካይ ራብ ይሁዳ ሳህሉ ናቸው። ለራብ ይሁዳ ሳህሉ ከወዲሁ ላቅ ያለ ምስጋና እናቀርባለን። ንጉስ ሰለሞን የእስራኤል ሶስተኛው ንጉስ ሲሆን ውልደትና እድገቱን ስንመለከት እናቱ ቤተሳቤህ አባቱ ደግሞ ንጉስ ዳዊት ናቸው። በመጽሐፍ ቅዱስ ታሪክ ንጉስ ዳዊት ከአንድ በላይ ሚስቶች እንዳሉት ይጠቀሳል። የመጀመሪያ ሚስቱ የንጉስ ሳኦል ልጅ ሚካኤል ስትሆን ታዋቂ ሚስቱ ግን የንጉስ ሰለሞን እናት ቤተሳቤህ ናት። ንጉስ ዳዊት በመጽሐፍ ቅዱስ ውስጥ ስማቸው የተጠቀሱ ብዙ ልጆች የነበሩት ሲሆን ስማቸው ያልተጠቀሰ ልጆች እንዳሉትም ይገመታል። ስማቸው በመጽሐፍ ቅዱስ ከሚታወቁ ልጆች መካከል አምኖን፣ አቢሴሎም፣ አዶንያስ፣ ሶሎሞንና ታማር ይጠቀሳሉ።

0: ራቢ ሁዳ ሳሉ ጤና ይስጥልን እንደምናሉ።
1: ጤና ይስጥልኝ ወይዘሮ ወርቅነሽ። ደህና ነን እግዚአብሔር ይመስገን። ደህና ናችሁ ወይ እናንተ?
0: እኛ ደህና ነን በጣም እናመሰግናለን። ራቢ ሁዳ ሳሉ ማብራሪያ ለመስጠት ፈቃደኛ ስለሆኑ ከልብ እናመሰግናለን። ዛሬ እንግዲህ ከርሶ ጋር ምንወያየው ስለ ንጉሥ ሰለሞን ነው። እንደው ውልደቱ ውድገቱ እንደምን ይመስል ነበር?
1: የንጉሥ ሰለሞን ታሪክ በጣም አስደናቂና በጣም ብዙ ታሪክ ያለበት ሁኔታ ነው። እና እንግዲህ አወላለዱ ከንጉሥ ዳዊት እና ከባትሼባ ከተባለች ሴትዮ ነው የተወለደው። እና ንጉሥ ሰለሞን ሶስተኛው ንጉሥ ነው። ይሄ መንግሥቱ ወደ ላቀ የፖለቲካ የኢኮኖሚና የመንፈሳዊ ብልጽግና ማዕረግ ያሻገረ ታላቅ ንጉሥ ነው። እንዲሁም የመጀመሪያውን የቤተ መቅደስ ሕንፃ የገነባ ታላቅ መሪ ነው።
0: በኢየሩሳሌም ከንጉሥ ዳዊትና ከቤተ ሳቤህ የተወለደው ሰለሞን እግዚአብሔር ይወደው እንደነበር ሲወለድም አባቱ ንጉሥ ዳዊት በጣም እንደተደሰተ ይነገራል። ነቢዩ ናታንም ይዲድያ የሚል ስም አውጥቶለት እንደነበረና ትርጉሙም በእግዚአብሔር የተወደደ ማለት እንደሆነ ከታሪክ እንረዳለን። ይህ ታሪክ በመጽሐፍ ቅዱስ ሁለተኛ ሳሙኤል ምዕራፍ 12 እና አንደኛ ነገሥት ከአንድ እስከ ሶስት ይገኛል። ሰሎሞን አባቱ ንጉሥ እግዚአብሔርን አመስጋኝና ዘማሪ ስለነበር በቤተ መንግሥት ውስጥ በሥርዓትና በጥሩ ስነ ምግባር እንዳደገ ይታመናል። በንጉሥ ዳዊት የንግሥና ዙፋን ላይ የተተካው የእስራኤል ሦስተኛ ንጉሥ ንጉሥ ሰሎሞን ዳዊት እርጅና ሲጫጫ ነው በፈቃዱ ሰሎሞን እንዲነግሥ ማድረጉን ከታሪክ እንረዳለን። የንጉሥ ዳዊት የእርጅና ዘመን በመጽሐፍ ቅዱስ በተለይ በአንደኛ ነገሥት ምዕራፍ 1 እስከ 2 ተገልጿል። በዚያ ጊዜ ንጉሥ ዳዊት በአካል በጣም ደክሞ ነበር፣ ነገር ግን በመንግሥቱ ጉዳይ ላይ ትልቅ ተጽዕኖ እንደነበረው ይነገራል። በእርጅና ምክንያት ሰውነቱ ተዳክሞ ብርድ ይሰማው ስለነበር እንድትጠብቀውና እንድትንከባከበው አገልጋዮቹም አቢሻግ የተባለች ወጣት ሴት አመጡለት። በዚያን ጊዜ አዶንያስ የተባለው ልጁ ያላባቱ ፈቃድና ዕውቅና ራሱን ንጉሥ ለማድረግ ሞክሮ እንደነበር ከታሪክ እንረዳለን። ይህ ጉዳይም በቤተ መንግሥቱ ውስጥ ታላቅ ፖለቲካዊ ችግርን ፈጥሮ ነበር። ነቢዩ ናታንና የሰለሞን እናት ቤተ ሳቤህ ወደ ዳዊት ገቡና ከዚህ በፊት አስቦ እንደነበረው ሰለሞን እንዲነግሥ አስታወሱት። ከዚያም ዳዊት ሰለሞንን በይፋ ንጉሥ እንዲሆን አዘዘ። ሰለሞንም በጊሆን ተቀብቶ ተቀባ መንግሥትን ተቀበለ። ሕዝቡም ንጉሥ ሰለሞን ሆይ ሺህ ዓመት ይኖር ሺህ ዓመት ይንገስ ብሎ ደስ ብሎት አወጀ። ይህ በዳዊት የንግሥና ዘመን የመጨረሻ ታላቅ ውሳኔ እንደነበር በታሪክ ይነገራል።

0: ራቢ ዮዳ ሳህሉ እንዲህ ይሉናል።
1: ብዙ ጊዜ አስተዳደጉን በመናይበት ጊዜ ያስተዳደገው ከነቢይ ናታን ጋር ነው። ናታን ነው ሁሉ ነገር እየመራ እያስተማረ ያሳደገው እና በከልጅነቱ ጀምሮ የኦሪትን ትምህርት በጣም ያስተምሩት ነበር እና ሊቃውንቶች ሁሉ የሃይማኖት ሊቃውንቶች ሁሉ አካባቢ እየተወሰደ ብዙ ትምህርት ተምሯል። ስለ ሃይማኖት ጉዳይ እንዲሁም ስለ አገር አመራር በጣም ነው ያስተማሩት ያዘጋጁት እና አስተዳደጉ ይሄን ይመስላል እና በጣም እንግዲህ እንደምታውቂው ለንጉስነት ሲደርስ በ12 ዓመት ነው ንጉስ ለሆነ የበቃው ማለት ነው።
0: በ12
1: ዓመት ነው
0: በልጅነት እድሜው ነው። ንጉስ ዳዊትም በህይወት ከመአለፉ በፊት ልጁን ሰሎሞንን ለንግስና ሲያዘጋጀው እግዚአብሔርን እንዲፈራ ትዛዙንም እንዲጠብቅ በጥበብ እንዲመራ አጥብቆ እንደመከረውና እንዳሳሰበው ይነገራል። ንጉስ ዳዊትም በ70 ዓመቱ እስራኤልን ለ40 ዓመታት ካስተዳደረ በኋላ አረፈ። ሰለሞንም በልጅነት ዘመኑ ንግስናውን እንደተረከበ ከታሪክ እንረዳለን። በመጽሐፍ ቅዱስ ዳዊትም ከአባቶቹ ጋር ተኛ በዳዊትም ከተማ ተቀበረ ተብሎ እንደተጻፈ አንደኛ ነገስት ምዕራፍ 2 ቁጥር 10።

0: እንግዲህ ንጉስ ዳዊት 70 አመት ላይ ደርሷል እና የ70 አመት አዛውንት ሆኖ በጣም ይበርደው ነበር። ካልጋ እንኳን ለመንቀሳቀስ ያክተዋል። ከዛ አንጻር ያው ደህና ወጣት ልጅ እሱን ተመጣ መጥታ እሱን የምትከባከብ አቢሻግ የምትባል ልጅ ነበረች እና እዛ ላይ እንዳለ እንግዲህ ሳያስበው ማለት ነው ንጉስ ሰለሞን ለባትሸባ ቃል ገብቶላታል። በፊት የገባላት ቃል ምንድን ነው? ልጁ ልጅሽ ይነግሳል፣ ሰለሞን ነው ንጉስ የሚሆነው፣ እሱን አነግሰዋለሁ ብሎ በፊት ነግሯታል። ግን አሁን ሰውየው በጣም ያው ንጉሱ ንጉስ ዳዊት በጣም ስላረጀ ነገሮችን ሳይረሳ የቀረ አይመስለኝም። ከዛ አንጻር ሁኔታው ተጓተተ። ሰውየው ብዙ ጊዜ አልጋ ላይ ነው የሚውለው፣ አልጋ ቁራኛ ሆኗል። እና በዛ ላይ ነው እንግዲህ የንጉሥ ሰለሞን ታላቅ ወንድም አዶንያስ የሚባለው እኔ እነግሳለሁ ብሎ ራሱን አዘጋጀ። ምክሩም ከጹሪያ ልጅ ከዮአብ ከካህኑ ከአብያታር ጋር አደረገ ማለት ነው። እነዚህ እንግዲህ እነኚህ ሰዎች ጹሪያ የሚባለው፣ አብያታር፣ ዮአብ የሚባሉት በጣም የዳዊት ታላቅ ታማኝ ሰዎች ነበሩ። ከእነሱ ጋር ውስጡን የሆነ ያው መፈንቅለ መንግስት ማለት ነው ጥንስስ አድርገው አባታቸው ሳያውቅ ዳዊት ሳያውቅ በጎን ሂዶ አዶንያሁ ራሱን አነገሰ። ይሄ እንግዲህ በአንደኛ ነገሥት ቁጥር አንድ ላይ የተጠቀሰ ነው። ነቢዩ ናታን እና ቤርሳቤ ባትሼባ ተመካከሩ። ሁለቱ ደግሞ በጣም የሆነ ስምምነት አደረጉና እንዴት አድርገው ንጉሱን ማሳመን እንደሚችሉ ሁለቱ ተመካከሩ። ያው ናታን ማለት ንጉሥ ሰለሞን ያሳደገ ነው። ባትሼባ ደግሞ የሰለሞን እናት ነች፣ የንጉሥ ዳዊት ባለቤት ናት። አሁን መጀመሪያ ምን ተባባሉ? ባትሼባ መጀመሪያ እኔ ንጉሥ ወልግባ፣ ዝም ብሎ እንግዲህ አይገባም ንጉሥ ጋር እኔ ልግባ፣ እኔ ገብቼ ከሰገድኩና ካነጋገርኩት በኋላ እነግረዋለሁ ነጥቡን። ከዛ በኋላ ደግሞ ያው ናታን ተከትሎ እንደሚገባ ነው። ይሄን ፕሮግራም አደረጉ። በፕሮግራማቸው መሰረት ባትሼባ ወደ ንጉሥ ዳዊት ገባች፣ ሰገደች። ከዛ ንጉሥ ሆይ ልጅሽ ይነግሳል ብለህ ነበረ፣ ሰለሞን ከእኔ በኋላ ይነግሳል ብለህ ቃል ገብተልኝ ነበር፣ በዙፋኔም ይቀመጣል ብለህ ነበረ። ነገር ግን እንዴት ነው የሚሰማው? ሌላ ነገር ነው ምናምን ስትለው ወዲያው ተከትሎ ማን ገባ? ናታን ነቢይ ገባና ንጉሥ ሆይ አዎ እንዴት ነው አዶንያውን ሊነግስ ፈቅደለታል ወይስ እንዴት ነው አለው። ንጉሱ አልፈቀድኩም አለው። አሁን በጣም ንጉሱ ደነገጠ። አሁን ምን አደረገ? ወዲያው በሉ የኔን ፈረስ የምቀመጥበትን ማምጡ፣ ከዛ ሌሎች ኮሄን ይኸው ራሱ ናታን፣ ሌሎች የንጉሱ ታማኝ የቀሩ አሉ፣ እነሱን አሰባስቦ ዛሬውኑ ንጉሥ ሰለሞንን እኔ ወንበር አስቀምጣቸው አንግሱት አለ። እና በዚያው በዛችው ቀን ምንም ጊዜ አልነበረም፣ ያኛው እዛ ነግሶ አውጇል። በሌላ በኩል ነው፣ ከቤተ መንግስቱ አይደለም፣ ሌላ አካባቢ ነው አዶንያስ። ይሄኛው ከቤተ መንግስቱ ከዳዊት ቤት ወጣ ማለት ነው። እዛ የራሱ ፈረስ ላይ አስቀመጡት፣ ወደ ጊዮን ወሰዱታል። ጊዮን የሚባል ወንዝ ነበር፣ ወደዛ ወሰዱት ንጉሥ ሰለሞን። ካህኑ ማን ነበር እሱን የሚሾመው? ጻዶቅ የተባለ ካህን ነው። የዘይቱን ቀንድ ከድንኳኑ ወስዶ ሰለሞንን ቀባው ይላል። አዎ መለከትም ተነፋ፣ ህዝቡም ሁሉ ንጉሥ ሰለሞን ሺህ ዓመት ይንገስ እያሉ መጮህ ጀመሩ ማለት ነው። ደስታ ሆነ ማለት ነው። ይሄ በጎን ነው የተካሄደው ነገር። አነጋገሱ ይሄን ይመስል ነበረ። ከዛ በኋላ እነኛም በዛ ትልቅ ደስታ ያደርጋሉ። የእነኚህ ግን በለጠ። ለምን? ከንጉሥ ዳዊት ጋር ነው። አሁን ንጉሥ ዳዊት የንጋዊስ ዳዊት ይሄ ደጋፊው በሙሉ ሰለሞንን ደግፎ መለከት እየነፋ በከተማው ሲዞር እነዛ ሲሰሙ አንዴ ይኸው ንጉሥ ሰለሞን ነገሰ አንተ ሳስበ። አሁን እነሱ በጣም ደነገጡ። በጣም የንጉሥ ታማኝ የሆኑ አንድ ኮሄን ነበር። እንደገና የጦር አዛዡ ዋናው የንጉሥ ሰለሞን ታማኝ የሆኑ የጦር አዛዡ ነበር። እነሱ ሌሎችም ተጨማምረው ነፍስ አድን ሆነ። አሁን ለምን ይሄኛው በይፋ ነግሷል፣ ይሄኛው ግን በይፋ አይደለም፣ በመፈንቅለ መንግስት ማለት ነው ያደረጉ።
1: ንጉሥ ሰለሞን ንግሥናውን ሲረከብ ገና ወጣት የነበረ ሲሆን ራሱን ትንሽና ልምድ የሌለው መሪ እንደሆነ አድርጎ ስለተመለከተ በጊቦን እግዚአብሔር ሲገለጥለት ጥበብና የሚሰማ ልብ እንዲሰጠው መጠየቁ በታሪክ ተጽፏል። እግዚአብሔርም በሰለሞን ልመና ተደስቶ ክብርን ጥበብና ሀብትን አብዝቶ እንደባረከውና ሰለሞን በዓለም ሁሉ በጥበቡ የታወቀ ንጉሥ እንደሆነ ይነገራል። አሁንም ድረስ በዓለማችን ታሪክ ጠቢቡ ሰለሞን የእስራኤል ጠቢብ ንጉሥ በመባል ይዘከራል።
0: እና ያው ምን አደረገ ንጉሥ ሰለሞን? በጣም ጥበበኛ ነበር። ከልጅነቱ ጀምሮ በጣም አዋቂ ነው። እርግጥ 12 ዓመት ልጅ ነው በዚህ ሲነግር። ግን ምንድን ነው ያደረገው? አንደኛ አንድ ንጉሥ ሲነግር መጀመሪያ የአገር ውስጥ ተቃራኒ የውስጥ ተቃራኒ ማስወገድ አለበት እና መጀመሪያ ምንድን ነው ያደረገው እና አዶንያስን ማጥፋት እንዳለበት ነው። አዶንያስ ተስፋ አልቆረጠም። ምን አደረገ? በሰው አስጠየቀው። ያስጠየቀው ምንድን ነው? ይህ ንጉሥ ዳዊትን ትንከባከበው የነበረችውን ወጣት ልጅ ያችን ልጅን የላግባት ማገባት ምን አለበት? እኔ ከእሷ ጋር ፍቅር ይዞኛል ምናምን ሲል ንጉሥ ሰለሞን ወዲያው ነቃ። ለምን? የንጉሱን ሚስት እንዳገባ ስለሚቆጠር ንጉሥ የመሆን መብት ሊደርሰው ይችላል ማለት ነው። ከዛ አንጻር ንጉሥ ሰለሞን ሁኔታውን ነቃና ወዲያው አስገደለው ማለት ነው። አሁን አንድ ጠላት ወደቀ ማለት ነው። ከዛ በኋላ የጦር አዛዡን ለመግደል ሲያሳደው ያ ሂዶ የት ገባ? ቤተ መቅደስ ውስጥ ገብቶ ይሄ ቁርባን የሚቀርበት መደብ አለ ሚዝቢያ የሚባል የእሱን ቀንድ ያዘ ይላል። እዛ ውስጥ ሰው ገብቶ መግደል ይከለክላል። አሁን ንጉሥ ሰለሞን ግን ምርጫ ስለሌለው ያን ሰውዬን ከዛው አስገደለው ማለት ነው። ሁለተኛው ጠላት ወደቀ ማለት ነው። ከዛ ካህኑ ነበር። ካህኑን ምን አደረገው? ካህኑን ከስልጣኑ አውረደው። ከስልጣኑ አውረደው፣ አልገደለውም። ከስልጣኑ አውረደው። ከዛ ወደ ሌላ ሀገር ስደት እንዲሄድ አደረገው ማለት ነው። ሶስቱ ጠላቶች አለቁ። ሶስተኛው ሌላው ጠላት ደግሞ ምንድን አቢ አንድ ዳዊትን የተሳደበ ደግሞ አንድ የእሱ ጠላት ነበረ፣ ሽሚኢ ቤን ጌራ የሚባል ዳዊትን ያዋረደ አንድ ወቅት ላይ እና ዳዊት በቃ አልገደለው አልገለውም ያው እግዚአብሔር ያመጣብኝ ነው ብሎ ኑሮ ትቶት ነበር። ግን ዳዊት በኑዛዜ ይህን ሰውዬም እንድታጠፈው ብሎ ስላዘዘው ያንን ምን አደረገው? ሊገለው አልፈለገም ግን ምክንያት ፈለገ። ከኢየሩሳሌም አስጠራውና ከኢየሩሳሌም አትወጣም። ካሁን በኋላ ከኢየሩሳሌም የወጣ ቀን ነፍስህን ታስረክባለህ አለ። ሰውየው ሁለት አገልጋዮች ነበሩት የሚ ቤንገራ። አሁን ሁለቱ አገልጋዮች አምልጠውት ከኢየሩሳሌም ወጥተው ሲሄዱ እነሱን ተከትሎ ሳያስብ እነሱን ተከትሎ ወጥቶ እነሱን ፍለጋ ሄዶ አሁን ከኢየሩሳሌም ወጥቷል ተብሎ ተያዘ። መጣ። አይ ፈርምሃል አሁን ብሎ እሱንም ጠላት ነበራን ጠላት አጠፋው ማለት ነው። እንግዲህ ስልጣኑን በዚህ መንገድ እንዳጠናከረ ነው እና ጠላቶችን የውስጥ ጠላቶችን አጥፍቷል። ከዛ እንግዲህ የውጭ ጠላቶችን ደግሞ ለማቅረብ ያደረገው ብዙ መንገድ አለ።
1: የተከበራችሁ አድማጮቻችን የንጉሥ ሰለሞን ታሪክ በዚህ አላበቃም። ቀጣዩን ክፍል በሚቀጥለው ፕሮግራማችን ወደ እናንተ እናደርሳለን። ራቢ ሁዳ ሳህሉን በጣም እናመሰግናለን። ወርቅነሽ ሸቴ ነኝ። በሚቀጥለው ፕሮግራም እስክንገናኝ ቸርን ሰንብት።

ሰላም እንደምን አላችሁ? ለውድ የኢትዮጵያን ይሁዲዎች በሙሉ ዛሬ የኦሪት ክፍል ትምህርታችን ሁለት ናቸው፣ ፓርሻት መቶት መስኤ። እነዚህ የኦሪት ክፍሎች አራተኛውን መጽሐፍ ኦሪት ዘኍልቍ የሚደመድሙና ያው ጠቅለል ያለ ሁኔታ በምድረ በዳ ላይ ያለንን ህይወት እንዴት እንደነበሩ የሚገልጹልንን የሚያስተምሩን ናቸው እና በነጥቦች ሁለቶችን ምዕራፎችን ማስታወስ ፈልጋለሁ። የመጀመሪያው ፓራሻት መቶት ነው የሚባል ያነ በመጀመሪያ ላይ ስለ ስለት መሐላ አንድ ሰው በቃሉ መቆም እንዳለበትና ቃሉ የተናገረውን ማርከስ እንደሌለበት የሚገልጽ ነው። ሎ ያኸለ ደቫሮ ከሆላ ዮቴ ሚፒብ ያሴ ለንግግር ጉልበት እንዳለውና ማንኛችንም የምንነጋገርባቸው ንግግሮች በሙሉ በተግባር መዋል እንዳለብንን ከመናገር አለመናገር ዝምታ ወርቅ ነው አባቶች እንደሚሉት እንደዛ ነው። ግን መሐላ ስዕለት ካደረግነን ግና ያንን መፈጸም ያስፈልገናል። ያንን ያላደረገ ደግሞ ብዙ ከፍተኛና አስጠያፊ ቅጣቶች አሉበትኝ። ምንድን ነው የሚለው? ስዕለት ተስሎ ስዕለቱን በተግባር ላይ ያላዋለ ሚስትና ልጆቹን ያጣል ይላሉ በሊቃውንቶች ንግግር። እና ይሄ አንደኛው ምዕራፍ ነው። ይሄ የሚያስተምረን ምንድን ነው? አንድ ሰው በንግግሩ ዝም ብሎ የትንሽ ቃል ሆነች ትልቅ ብዙ ቃል ከበድ ያለ ቃልም ሆነ ዝም ብሎ መስጠት እንዳለበት እና በንግግራችን ውስጥ ሃይማኖታዊ ብዙ ጠቃሚ ነገሮች ስላላቸው መጠንቀቅ ያስፈልጋል። ሁለተኛው ሚልሐሜት ሚዲያን

ያጠቃል። ይሄንም በእነሱም አንድ ትልቅ ነገር እንማራለን። ከነሱ የተማረኩት እቃዎችም የተለያዩ ነገሮች በሙሉ አላናት ቪላት ኬሊ ምንድን ነው የሚባል ከአሁን ለምሳሌ አዲስ እቃ ስንገዛ ትቪላት ኬሊም ይባላል። ሚቅቤ እናገባዋለን። ያንን ምንድን ነው ከአሕዛብ እጅ የነበረው ወደ ይሁዲ ቅዱስነት ለማሳለፍ የምናደርጋቸው ነገሮች ናቸው። እቺ ሀገር ደግሞ ቅዱስ ያልሆነ ነገር እንደሚደብራትና ደስ እንደማይላት ለማስታወቅ ነው። ይሄ የሚያስተምረን ምንድን ነው ብዙዎቻችን ጠላቶቻችን ጋር ያው በእረፍት ሰጥቶ ዝም ማለት ሳይሆን ያው ቅጣት መስጠት እንዳለብን ነው። በአሁኑም ጊዜ እናውቃለን፣ ይሄ ሐማስ በተለያዩ በዙሪያችሁን ያሉትኝ እንዲሁም አሁን ለምሳሌ ክርስቲያኖችም እስላሞችም እኛ ጋር የሚያደርጉትን ጠንከር ብለን ቅጣታቸውን እና የሚገባቸውን ከሰጠናቸው እነሱ ዞር ብለው አያዩንም። ሁሉም ግን ሁላችን ግን አንደኛ መካከለኛ ሂደትና ወይም ዝም ብለን የምናያቸው ከሆነ ግን ከራሳችን ላይ ይወጣሉ። እንደዛ ያለ ነው። ለዛ ነው ሙሴም ይህን ቅጣት እንዲቀበሉ በከባድ ያደረገባቸው። ሶስተኛ ነጥቡ የጋድና የሮቬን ነገዶች እዚች ሀገር ሊገቡ ሲሉ ያው ከያርዴን አካባቢ በፀሐይ በምትወጣበት አካባቢ ጥሩ ሀገር ናት ለእኛ እንስሶች በጣም የሚመች ነው በማለት እዛ መቅረት እንፈልጋለን ሲል ሙሴ ይበሳጭባቸዋል። እንዴት ወንድሞቻችሁ ለጦርነት አገሪቱን ለመውረስ ይሄዳሉ፣ እናንተ ለዚህ ትቀመጣላችሁ ሲሉ እነሱም ደግሞ እኛ እኮ ሀሳባችን ልጆቻችን ከዚህ ይቆዩ፣ እኛ ግን ጦርነቱን አብረን እንሄዳለን በማለት ከዛም ደግሞ አንድነታቸውን ያሳያሉ። ይሄ የፓራሻት ማቶት ነው። የፓራሻት ማስኤገም ደግሞ 42 መንገዶች ነበሩን በመንገዳችን ላይ 42 መንገዶች እግዚአብሔር ከምን እስከ ምን ሙሴ ይጠቅስልናል እንደነበሩ። ረጅም መንገዶች ነበሩ፣ አጭር መንገዶች ነበሩ፣ የደስታ መንገዶች ነበሩ፣ እንዲሁም ደግሞ መጥፎ መንገዶች፣ የሀዘን መንገዶችም ነበሩ። ሆኖም ግን ሁሎችም ተገልጸዋል። ለምንድን ነው? ህይወት ማለት መንገድ ማለት ነው። መንገድ ደግሞ ቁመን ከቀረነን ያው ካለንበት ሳይሆን ካለንበት ወደ ኋላ ነው እንዳውም ምንሄድ። ምክንያቱም የህይወታችን መሳ በአቀበት ማለት ነው፣ እንደ መሄድ ማለት ነው። አንድ ሰው ለምሳሌ በብስክሌት ማለትም በኦፋናይም የአቀበት እየወጣ ከሆነ ያንን የሚንቀሳቀስበትን ፔዳሉን ሁል ጊዜ እየመታ ካልሄደ ሁል ጊዜ መቆም አይችልም። ሲቆምም ወደ ኋላ ነው እንጂ መሄድ ወደፊት ሊሄድ አይችልም። እናም ህይወታችን እኛም ሁል ጊዜ በሃይማኖት ነገሮች ወደፊት መውሰድ እንዳለብንን የሚገልጽና 42 መንገዶች ምን አይነት እንደነበሩ ለህይወታችንም ጥሩም ሆኑ መጥፎም ነገሮች ጠቃሚነትና ጤና እንደሚሰጡንን የሚገልጽ ነው። እግዚአብሔር የሚያመጣቸው ነገሮች ሁሉ በጣም ብዙ ቦታ እንዳላቸው፣ ከዛም በመቀጠል አገሪቱን እንዴት አድርጋችሁ መውረስ እንዳለባችሁ፣ ምን አይነት ነገዶች የትኛውን ቦታ እንደመቀበል እንዳለባቸው፣ ለምን እያንዳንዱ ቦታውን ሲቀበል በእግዚአብሔር ዘንድ አዝ ቅናት የለም፣ ክርክር የለም። ከእግዚአብሔር ስለመጣ ሁሉን ተቀባይነት ያገኛል። በእውነት ይሄ ንግግር ለእኛም በስራችን ስራ ስንሰራ እያንዳንዱ ስራው የተለየ ከሆነ በባልና ሚስት በልጆቻችን አስተዳደግ ያው ግድብና እያንዳንዱ ቦታው ቢታወቅ ሁሌም ከእንደነዚህ ጠብና ቀናት የተለያዩ ነገሮች ያው ላይደርስብንን ይችላሉ፣ ልናስወግድ እንችላለን። እና ይሄ ሁለተኛው ነጥብ። ሶስተኛው ነጥብ ደግሞ በፓራሻት መስኤ አሬሚ ክላትና ዲኔ ሮትሴያህ ብሽገጋ ያው አንድ ሰው ሳውቅ ማለት ነው በስህተት ሰው ከገደለ የሆነ ሸለቆ ይዘጋጅለታል። ከዛ ሄዶ መግባት አለበትኝ። ስድስት በሀገሮች ውስጥ ተዘጋጅተው ነበሩ የዛን ጊዜ። እንዴት ማለት ነው? አንድ ስም ለምሳሌ መጥረቢያ ዞ እንጨት እየፈለጠ እያለ የመጥረቢያው ማለት ነው እንጨቱን ጥሎ ያን መጥረቢያ ሄዶ አንዱን ሰው መጥቶ ይገላል። ዘኒካ ሮትሴያ ቢሽ ገጋ አውቆስ አስቦ ሳይሆን እና የሽ ጎኤል አዳም ደሙን የሚመልስ ዘመድ ያነ ያቺ ቦታ ሄዶ ካልተደበቀ ይሄ ሰውዬ መገደል አለበትኝ፣ ማለትም ሄዶ መደበቅ አለበት። እነዚህ ቦታዎች የተፈጠሩትኝ የተሰጡትኝ ካህናቱ ትልቁ ካህናት እስከሚሞት ድረስ ነው። እሱ ከሞተ በኋላ ገና

0: ያው እነሱ የተደበቁትን ከዛ መውጣት ይችላሉ፣ ምንም ማድረግ አይችሉም። ለምንድን ነው ካህናቱ ካህናቱ በሱ ጊዜ መጸለይ ነበረበት። እንደዚህ አይነት ስህተትና ኃጢአት ያላቸው ሰዎች እንዳይደርሱበት ይህን ባለመጸለዩ በሱ ጊዜ ሰው ተሳስቶ ሰው ሊገል ይችላል። በዛ ምክንያት ምን ያደርጋሉ? ከውስጥ ያሉትኝ ካህናቱ እንዲሞት ይጸልያሉ። ያ ለምን ሲሞት እነሱ መውጣት እንደሚችሉና ሌላው እስከሚቀየር ድረስ ማለት ነው። የካህናቶች እናቶች ደግሞ ለነዛ በስህተት ለገደሉት ሰዎች ምግብ እያመጡ ያው ልጅን ጸልይህ እንዳትገልብኝ እያሉ ምግብ ያመጡ ነበረ፣ እነሱን ያደርጉ ነበረ። ከዛ መጨረሻው ነጥብ ሽሚራት ብኖት ጽሎት ፍካድ ማለት ነው። የጽሎት ፍካድ ልጆች ባለፈው ሳምንት ቦታ እንደተቀበሉና እነሱም ደግሞ እግዚአብሔር ቦታ እንደሰጣቸው የእነሱም እንደ ማንኛውም ነገድ ምንም እንኳን ወንድ ልጅ ባይኖራቸውም በእነሱ ምክንያት ተቀብለው እንደነበረና ከዛም ሙሴ ምን ይላቸዋል? እነሱ ምን ይላሉ? ከሌላ ነገዶች ጋር ተጋባነን ያነ እኛ የምናሼ ዘር ነን፣ የምናሼ ነገድ ነን። ከሌላ ወንዶች ጋር ከተጋባነን ምን ሊሆን ነው? ያው ሁሎችም ማንነታቸው ሊጠፋና የተቀበሉትንም ናኻላ ለሌላ ሊያልፍ ነው፣ ለወንዶች ማለት ነው። አዝ ሙሴ ምን ይላል? ያው የጽሎፋድ ልጆች በአጠቃላይ ከነገዳቸው ጋር ከዘመድ ከወንድሞቻቸው ጋር ማለት ነው፣ ከራሳቸው ዘር ጋር ነው መጋባት ያለባቸው። ማለትም የወንድም ልጆች መጋባት እንደሚችሉ በኦሪትም ከዚህም የምንረጋገጥበት ነው። እንደ ኢትዮጵያ ይሁዲዎች አሁን ለምሳሌ እስከ ሰባት ምን እንለው አለ። ይሄ ግን በኦሪትም የወንድም ልጆችም መጋባት እንደሚችሉ ከዚህም ከኦሪት ከተቀበልን በኋላ የምናየው ነው። እና ይሄ ነው ጠቅለል ባለ ሁኔታ የሁለቶች ምዕራፍ አርዕስተ ነጥቦች። ኮኾሽ ለዲቡር ዋናው የዚህ ፓራሻ ትልቁ መንስኤ ነጥብ ምንድን ነው? የንግግራችን ጉልበት ነው። ሊቃውንቶች ዳዊት ምን ይላል? ከኸቲም ብየድ ጊቦር ኬን ብኔሃኒ ኦሪ፣ ቀስት ማለት ነው፣ በጎበዝ እጅ ያለ ቀስት። ያነ ቀስት ከእጃችን እስካለ ድረስ ከፈለግነው ቦታ ማንቀሳቀስ እንችላለን። ከወጣ በኋላ ግና ምንም እኛ ያን መቆጣጠር አንችልም። ንግግር ደግሞ እንደዛ ነው። እስከሚወጣ ድረስ መቆጣጠር እንችላለን፣ ከወጣ በኋላ ግና መቆጣጠር አንችልም። እና ሁላችንም እንዴት አድርገን ንግግራችን ነቢዩ የኤርምያስ እንደሚሆን ሄጽ ሻሁጥ ለሾና ዲቤር ሚርማ ምን ይላል? አንድ ቀስት ከተወረወረ በኋላ መመለስ አይችልም። የንግግር ደግሞ መጥፎም ጥሩም ሆነ ንግግር ከወጣ በኋላ መመለስ አይቻልም እና እንዴት ብለን በቃላችን መጠንቀቅ እንዳለብንን ያስተምረናል። ረቢ ዮሴፍ ካሮ በኦራ ኻይም ሲማን ኩፍ ኑን ሄይ የሚባል መጽሐፍ አለ። ከዛ ላይ ምን ይላል? አንድ ሰው የጠዋት ዳቦ በመብላቱ ትልቅ ምክር ይሰጠናል። ከ83 በሽታዎች መዳን ይችላል። ዳቦ ማለት ነው። ጠዋት ጸሎቱን ከጸለየ በኋላ ዳቦ በሚበላበት ጊዜ ፓቹ አኽሪት ይባላል። ያን በሚበላበት ጊዜ 83 በሽታዎችን ከራሱ ሊያስወግድ ይችላል። አሁን በአይረት የሚባል ሊቅ ምን ይላል? እነዚህ 83 በሽታዎች ከራሳችን ሊወገዱ የሚችሉትኝ ማንኛውም እህል ዳቦ የሆነበት አይደለም ይላል። ኤላ እቺ እህል ማለት ነው። ከሰፈር ከሀገር ትንሽ ራቅ ብላ ያደገች ከሆነች ያነ ማለት ነው። የዶሮ ድምፅ እንዲሁም ደግሞ የመኪና ድምፅ፣ የተለያዩ ድምፆችን አልሰማችም ያቺ እህል ማለት ናት። ባለመስማቷ ማንነቷን ጠብቃና ምንም ነገር ሳይጎዳት ይቀራል ግን የዶሮም ድምፅ የሰውም ድምፅ እንዲሁም ደግሞ የተለያዩ መኪናዎች ድምፅ የሰማች እህል ግና ያው ማንነቷ ሙሉ ሊሆን አይችልም። እኛንም ሊያስተምረንና ከኃጢአታችን ሊፈውሰንን አይችልም። እና ምን ይላል? ይሄ በእንስሶችና በተፈጥሯዊ እግዚአብሔር ፍጥሮች ናቸው። በሰው ላይ ደግሞ ያለው ምን ይላሉ ሊቃውንቶች? ምን አይነት ጥንቃቄ ማድረግ እንዳለብን ሁላችንም በምንነጋገራቸው ንግግር ምን አይነት ጉዳት ለራሳችንም ለሌላውም እንደምንሰጥ ኢምዜ ላሾናራ ሽንገል ቃላ ሐሜት፣ ውሸት በአፋችን በተለያዩ ስድቦች ማጋጀት፣ እንዲሁም ሰው ጋር መከራከር፣ ከባል ከሚስት ልጆች ጋር የምናደርጋቸው ንግግሮች በሙሉ ምንድን ነው ያንን 100% እንኳን ጉዳት ባያመጡ 50ና 70-80% እንኳን በየጊዜው እየሰጡና እያበላሹን እያቆሸሹን ይሄዳሉ። ላኸይን ከመጥፎ ንግግሮች በምንነጋገርበት ጊዜ ሎአክ መዚክ ለሰበቪ ሞቶ ከኛ ፊት ላለው ብቻ ሳይሆን ኤላ በአጠቃላይ በዙሪያችን ያሉት ሁሉ እንደሚጎዱና ችግር እንደሚመጣባቸው ነው። ንጉሥ ሰለሞን እንዳለው ሾሜር ፒቡል ሾኖ ሾሜር ሚትጻጎት ናፍሾ አፉንና ምንድነው ምላሱን የጠበቀ ያው ከብዙ ችግሮች ራሱን የጠበቀ ነው ይላሉ። አፉን መጥፎ ምግቦችና ማለትም ካሸር ያልሆነው ምግብ ባለመብላቱ፣ ምላሱን ደግሞ ያው መነጋገር የሌለበትን ንግግሮች በመናገር እነዚህን ካደረገ ከነዚህ ውስጥ ራሱን ያድናል ማለት ነው። እና ጠቅለል ባለ ሁኔታ ሁላችንም በንግግራችን መቆጠብ እንዳለብንና ስንነጋገርም ጠቃሚ ያላቸውን ነፍስ ያላቸውን
1: የተከበራችሁ
0: ነገሮች እንዲማሩ
1: አድማጮቻችን ስርጭታችን እየተገባደደ ነው።
0: እንዲሁም
1: በሰንበት ዛሬ ኢየሩሳሌም የምትገባበት 7 ሰዓት ከ12 ደቂቃ፣ ነገ 8 ሰዓት ከ29 ትወጣለች። ቴላቪቭ 7 ሰዓት ከ29፣ ነገ 8 ከ32 ትወጣለች። ሀይፋ 7 ሰዓት ከ24 ገብታ ነገ 8 ከ33 ደቂቃ ትወጣለች። በኤርሼባ 7 ሰዓት ከ28 ገብታ 8 ሰዓት ከ29 ነገ ትወጣለች። ኢላት 7 ሰዓት ከ13 ደቂቃ ገብታ ነገ 8 ከ24 ደቂቃ ትወጣለች። ወርቅነሽ መልካም ለተሰንበት።
2: መልካም ምረተ ሰንበት። መልካም ሰንበት። ሻባት ሻሎም።
1: ሻባት ሻሎም።
2: የቴክኒክ ባለሙያችን ዛፈር ሳሊም ነበር። ቀደም ሲል ሞሸ እናመሰግናለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አምሽታችኋል። መልካም ለተ ሰንበት ይሁንላችሁ። ያልን ምሽቱ ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ለቱ እንደብራዩን ዘመን አቆጣጥር አዮብ ዮም ሺሽ ካፍሄ በታሙዝ ታፍሄ ታፍሽን ፔቫብ እንደ አውሮፓ ዘመን አቆጣጥር ጁላይ 10 2026 እንደ ኢትዮጵያ ዘመን አቆጣጥር ደግሞ ሐምሌ 3 2018 ነው። የቴክኒክ ባለሙያችን ወያ ማሽያህ ስቱዲዮ ተረኛ ይቾባይነን። ምሽቱ እንደተለመደው እስከ ምሽቱ 8 ሰዓት ድረስ ስርጭታችን ይቀጥላል። በዚህ አንድ ሰዓት ስርጭት ወቅቱን የተመለከተ ዜና እንዲሁም የዜና ትንታኔ በመከታተልም ሳምንት ፕሮግራምና እንዲሁም የስልክ ውይይት ይኖረናል። ከስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይያል። አሁን ወደ ዜና ወስዳችኋለሁ። በቅድሚያም አርስተ ዜና። በፋርስ ባህረ ሰላጤ ሀገራት ኢራን ጥቃት ማድረሷን እንደቀጠለች ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚያሰሙት ዛቻ ቀጥሏል። በሊባኖስ እየታተመ የሚወጣ አንድ ጋዜጣ እንዳስታወቀው ፕሬዚዳንት ትራምፕ በቱርክ በነበራቸው ጉብኝት ከፕሬዚዳንት ባሻር ከሶሪያው ፕሬዝዳንት ጋር ተገናኝተው እንደተወያዩ ተናገሩ የሚሉት የምሽቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንመለከታለን። ፋርስ ባህረ ሰላጤ ያሉ ሀገራት ኢራን ዛቻ መቀጠሏንና መደብደቧን ቀጥላለች። በአንድ የእስራኤል ከፍተኛ ባለስልጣን እንደተናገሩትም አሜሪካ እስራኤል በአሁን በምታካሄደው ጦርነት ላይ እንድትሳተፍ ፍቃደኛ አይደሉም ሲሉ ተገናገሩ። ምክንያቱም እስራኤል በአሁኑ ጦርነት ለመስተካተፈች የፕሬዝዳንት ዶናልድ ትራምፕ ቅዳቸው በትክክል ሊሄድ ስለማይችል አስቸጋሪ ይሆናል ሲሉም ተናግረዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁም አሁን ባለው ጦርነት የመሳተፍ ከፍተኛ ፍላጎት እንዳላቸውም ጠቅሰዋል። ነገር ግን ኢራን እንደሚሉት አሜሪካ የኢራንን መሰረታዊ ልማት በመታች ቁጥር ኢራንም አጠፈቷን በተለይ ከአሜሪካ ጋር ወዳጅ ሀገራትን የመደብደብ የመምታት ፍላጎትና ቅድ እንዳላትና ከነዚህ ውስጥም ወደ እስራኤልም ማስወንጨፍ እንደሚጀምሩ ኢራናውያኖች ጨምረው እየተናገሩ ይገኛሉ። ይህ በዚህ እንዳለ በእስራኤልና በህንድ በኪፓት ባርዘል ወይም ጸረ ሚሳኤል ለመስራት እቅድ እንዳለ በሁለቱ ሀገራት ይግንኙነት በተፈጠረው ውይይት ተጀምሯል ተባለ። ራፋኤል የተሰኘው የእስራኤል የጦር ኢንዱስትሪ ተቋም እንዳስታወቀው በህንድ ውስጥ የሚገኙ የጦር ኢንዱስትሪዎች ጋር ሁኔታውን ለማሳካት መነጋገር ላይ ጀምሯል ብሏል። ይህም በህንድና በእስራኤል መካከል ያለውን ግልጽና መሰረት በበለጠ ለማጠናከር የሁለቱ ሀገራት ግንኙነትን የበለጠ ያጠናክረዋል ሲሉ ዳድርሰውናል። ፕሬዚዳንት ትራምፕ ኢራን ላይ የሚያሰሙት ዛቻ እንደቀጠለ ነው። ይህም በተለይ እስራኤል በቅርቡ ለፕሬዚዳንት ትራምፕ ባስደረሰችው መመሪያ መሰረት ኢራን ፕሬዚዳንት ትራምፕን ለመግደል እቅድ እንዳላት ማሳወቅ ተመልክቶ ነው። ይህም በተለይ እስራኤል ባገኘችው መረጃ ምክንያት ኢራኖች ፕሬዚዳንት ዶናልድ ትራምፕን ለመግደል ከመቼውም ጊዜ በበለጠ እየጣሩና እቅድ እንዳላቸው በማሳወቁ ነው። ፕሬዚዳንቱም እሳቸው በዚህ ዙሪያ ምናልባት በኢራኖች እጅ ቢገደሉም ኢራን ሙሉ በሙሉ እንድትደመሰስ እንድትጠፋ እቅድ ማስቀመጣቸውንም ጠቅሰዋል። ፕሬዚዳንቱም ኢራን የዚህ አይነት ሙከራ እንደምታደርግ ካሁን በፊትም አውቃለሁ ሲሉ መናገራቸውም ተክሷል። ቀደም ብለውም ፕሬዚዳንት ዶናልድ ትራምፕ በትዊተር ገጻቸው እንዳሳወቁትም መንግስታቸው ኢራን ዴቶክስ አቁም ስምምነት በማክበር ወደ ሰላም ለመምጣት ተማጽኖ የላከችውን በመቀበል ወደ ድርድር እንዲመለሱ መፍቀዳቸውን ጽፈዋል። ቁጥር 6 በተባለ የሚጠራው የመኪና መንገድ በደረሰ የመኪና አደጋ 6 ሰዎች ቆስሏል። ይህ አደጋ የደረሰውም በመስቀለኛ መንገድ እንደሆነ ተገልጿል። የዚህ መስቀለኛም በከሶሮካ በክራትጋት አካባቢ መስቀለኛ መንገድ እንደሆነ ተገልጿል። 5 ልጆች ቆስሏል። በተጨማሪም 6 እና የ30 አመት ግለሰቦች በጠና ቆስሏል። በዚህ የመኪና አደጋ የቆሰሉት ግለሰቦችን በአካባቢው ወደሚገኝ ሆስፒታል በመውሰድ ህክምና የተደረገላቸው ነው። በተለይ የመጀመሪያ እርዳታ ሰጪ የሆነው መገን ዳቪድ አዶም የተሰኘው ተቋም ነኝን ግለሰቦች በቦታው የመጀመሪያ እርዳታ ከሰጠ በኋላ በአካባቢው በሚገኙት በባርዚላይ ሆስፒታል እንደወሰዳቸው ታውቋል። የ5 አመት ህፃናት ግን ቁስሉ በጠና ስለነበር በሄሊኮፕተር ወደ ተላቢብ በሚገኘው በሆስፒታል በመውሰድ ህክምናውን እዛው እንድትከታተል ተደርጓል። ይበዚህ እንዳለ አንድ የሊባኖስ በሊባኖስ የታተመ የሚወጣ ጋዜጣ እንዳስታወቀው ፕሬዚዳንት ዶናልድ ትራምፕ ከሶሪያው ፕሬዚዳንት ጋር ቱርክ በነበረው ቆይታቸው እንደመከሩ ተገልጿል። እንደሚታወሰው ባለፈው ሳምንት የሰሜን አትላንታ ሀገር የጦር ቃል ኪዳን ሀገራት በቱርክ አመታዊ ጉባኤያቸውን አካሂደው ነበር። በዚህም የሶሪያው ፕሬዚዳንት በተገኝተው ነበር። ከሳቸው ጋርም ፕሬዚዳንት ዶናልድ ትራምፕ ተገናኝተው መነጋገራቸው ተገልጿል። በውይይታቸው ውስጥም የሊባኖስ ጉዳይ አንስተው እንደተወያዩ ተገልጿል። ባለስልጣናትም ከተወያዩት ርዕስ ዋናው ሂዝቡላ የሚተላለፈውን በተለይ በሶሪያ በኩል ሂዝቡላ የሚቆጣጠራቸውን ቦታዎችን ተገን በማድረግ የተለያዩ መሳሪያዎችን ሊባኖስ ለሚገኘው የሂዝቡላ ጦር ለማስተላለፍ የተጀመረው መንገድ መጨረሻ ለመቋጨት እንደሆነ ተገልጿል። በውይይታቸውም ጨምሮ እንደተወያዩትም በሶሪያና በሊባኖስ ያለውን ድንበር የበለጠ በማጠናከር በሁለቱ ሀገራት ያለውን ትስስር ለማጠናከርና ወደዚህ ወደ ሊባኖስ የሚተላለፉትን የጦር መሳሪያዎችን በመቆጣጠር በሚያስችልበት ደረጃ እንደተወያዩም ተገልጿል። መከላከያ ሰራዊታችን በአዛ የሚያደርገውን ጥቃት እንደቀጠለ ነው። ሰራዊታችን በትናንትና ሁለትና ከትናንትና በስታ በወሰደው ዘመቻ 2 ከፍተኛ የሐማስ የጦር መሪዎችን መግደሉን አስታውቋል። እነኚህ 2 ሽብርተኞችም መከላከያ ሰራዊታችን ወዳለበት ቦታ የሽብር ፈጠራ ስራ ሊያከናውኑ ሲንቀሳቀሱ ቀድሞ በደረሰ መረጃ ምክንያት እርምጃ እንደተወሰደባቸው የመከላከያ ሰራዊት ቃል አቀባይ አስታውቋል። የእስራኤል ደህንነት አዛዥ የሚሻባክ ዋና ስራ አስኪያጅ ዚኒ ዳቪድ ዚኒ የሰጡት ቃለ ምልልስ አነጋጋሪ መሆኑ ቀጥሏል። የሻባኩ መሪ ዚኒ የሰጡት ቃለ ምልልስ በአንድ ቴሌቪዥን ጣቢያ ላይ በተጠየቁት ጥያቄ ቅርታ በአንድ ጋዜጣ ጋር በነበረችው ቆይታ እንደተናገሩትም ተጠሪነታቸው ለመንግስት ነው ወይስ ለህግ ነው ተብሎ ሲጠየቁ ለህግ ሳይሆን ተጠሪነታቸው ለመንግስት ነው ለመናገራቸው አቀያያኝና አነጋጋሪ ሆኖ ተገኝቷል። ይህም በቃለ ምልልሱ በተጠየቁት ለመንግስት ነው ብለው በመናገራቸው እጅግ በጣም አሳዛኝ ነው ሲሉ ካሁን በፊትም ይህ ስልጣን ለሳቸው እንዳይሰጥ ሲሟገት የነበረ ድርጅት በሰፊው ጽፏል። እሳቸው በነበራቸው ቃለ ምልልስም ለማን ነው ተብለው ሲጠየቁ እጅግ ለህግ አርቃቂው ሳይሆን ለመንግስት ተመራጮች፣ ለህዝብ ተመራጭ ነው ማለታቸው ይህ የሚያሳየው በህግን መንግስት በህግን በመጣረድ ለህግ ሳይሆን ለባለስልጣናት ጉንብስቀና ማያ ነው በማለት ስማቸውን በዚህ ዙሪያ በማንሳት መወያይ አድርጎታል። ግለሰቦችም እንደሚሉትም ዝኒ ይህንን የተናገሩትኝ እንዳውም መጀመሪያ ለህግ ተበገዥ መሆኗን ማጠናከር ሲገባቸው ይህን ተናገሩት ዞሮ ዞሮ የፖለቲካ ሹመት መሆኑን ተመራጩ አሳይተውናል ሲሉ ጠቅሰዋል። በሊባኖስ የክርስትና ሃይማኖት ተከታዮች ፓርቲ የሆኑት መሪ እንደተናገሩትም ሳሚር ጃጃ የተሰኙት እንደተናገሩት ቤሩት ለሚገኘው መንግስት የሚያደርገውን ትእዛዝ የሚያስተላልፈውን ጋር ማክበር ግዴታችን ነው ሲሉ ተናግረዋል። በተለይ ከእስራኤል ጋር የተጀመረውን ድርድር ማጠናቀቅ እንዳለበት፣ መንግስት ወደሚያስፈልገው ድርድር መሄድ እንዳለበት ተናግረዋል። እንደሳቸው ንግግርም እነኚህ ነገሮች በነበሩበት የግንኙነቶች ምክንያት ፕሬዚዳንቱ ሚሼን በተለይ ከእስራኤል ጋር የሚደረገው ድርድር አንዳንድ ተቃዋሚ የተቃውሞ ድምፅ የሚያሰሙ አካላትን በመንቀፍ ነው ብለዋል። የተቃዋሚ ተቋማት የሚያሰሙተኝ ንግግር የሊባኖስን መንግስት ከእስራኤል ጋር በሚያደርገው ቀጥታ ድርድር ያላቸውን በማስቅሬታ በማሳየት ነው ብለዋል። ሳሚር ጃጃ ሲናገሩ ምሳቸው እንደተናገሩትም ሊባኖስ ከእስራኤል ጋር በመታደርገው ድርድር ሌላ አማራጭ የለንም መንግስታችን የሚደርስበትን ስምምነት ተቀበለን ማክበር ግዴታችን ነው ብለዋል። ከእስራኤል ጋር የሚደረገውን የሰላም ድርድር በማጠናከር መቀጠል እንጂ ሌላ ምንም አይነት አማራጭ የለንም ሲሉ አስተውቀዋል። የቱርክ የውጭ ጉዳይ ሚኒስትር ካን እንደተናገሩትም እስራኤል የሶሪያን ደህንነት እየረበሸች ነው ደህንነቷን አትፈልግም ሲሉ አስታወቁ። ምንጊዜም ቢሆን እስራኤል ሶሪያ ራሷን ችላ እንዳትኖር እንደ ሀገር እንዳትስተዳደር ከፍተኛ ሚና እየተጫወተች በውስጥ ብጥብጥ እያካሄደች ነው ሲሉ እስራኤልን ወቅሰዋል። ደሳቸው ንግግርም የእስራኤልን የሶሪያን መረጋጋት አትፈልግም ማለታቸው ይህም የተናገሩትም በተባበሩት አረብ ኤምሬትስ በሚሰራጨው ዘ ናሽናል በተሰኘ ጋዜጣ እንደሆን ተናግረዋል። የውጭ ጉዳይ ሚኒስትሩም የነበራቸውን ቃለ ምልልስ እንዳስታወቁትም እስራኤል ለራሷ ለአካባቢዋና ብሎም ለመካከለኛው ምስራቅ እንዲሁም ለዓለም ጸር ነች ሲሉ አሁንም እስራኤልን ጥፋተኛ በማድረግ ገልጸዋል። በተለይ በመካከለኛው ምስራቅ ሰላም እንዳይሰፍን የምትረብሸው ጸረ ሰላም እርምጃ የምትወስድ እስራኤልና ተመራጮቿ ናቸው ሲሉ አስታውቀዋል። ይህን ፕሬዚዳንት ዶናልድ ትራምፕም በእርግጥ ያውቃሉ ሲሉ ገልጸዋል። የውጭ ጉዳይ ሚኒስትሩም በእስራኤልና በቱርክ መካከል ያለውን ግንኙነት ሲጠየቁ እንደተናገሩት እስራኤል ጋር ግጭት አንፈልግም፣ ነገር ግን አንዳንድ የእስራኤል ፖለቲከኞች ተመራጮች በሚወስዱት ንግግር በተለይም ጠቅላይ ሚኒስትሩ የሚታወቁት ሌላ አዲስ ጥላቻ በመፍጠር ሌላ ጠላት እየፈጠሩ ነው፣ እሳቸውም ወደ ግጭት እየመሩን ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩና የሚመሩት መንግስታቸው የዓለም ጸረ ሰላም አንቀሳቃሽ ናቸው ሲሉ ወቅሰዋል። ይህ በዚህ እንዳለ አንድ ቱርክ ከፍተኛ ባለስልጣን እንደተናገሩትም ቱርክ ከእስራኤል ጋር የምታደርገውን ግንኙነት የእስራኤል መንግስት ግንኙነቱን ለማቋረጥ በመውሰድ በተለይ በጋዛ ውስጥ በተደጋጋሚ በንጹሐን ዜጎች ላይ የሚያደርሱት ጭፍጨፋ ምክንያት ቱርክ ይህን ዝም ብላ አትቀበልም፣ አትመለከትም ሲሉም ጨምረው ተናግረዋል። በመጨረሻም ክብራትና ክናዳ አድማጮቻችን የአየር ጸባይ ሁኔታ ነገብ የአየሩ ጸባይ በተለይ በተራራማዎች እና በመሀል ሀገር ያለው ሙቀት እንዳለው ይሆናል። ይህም ከወትሮ ጋር ሲነጻጸር አንድ አይነት ነው ማለት ነው። በነገ ሁለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 30 ዲግሪ ሴንቲግሬድ፣ ሀይፋ 29፣ ብርሸባ 33፣ ኢላት እስከ 39 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ተመራማሪዎች። ክቡራትና ክቡራን አድማጮቻችን የሰዓቱ ዜና የስካሁኑ ነበር።

ክብራትና ክብራን አድማጮቻችን ስርዓታችን እንደቀጠለ ነው። መልካም ለተሰንበት ይሁንላችሁ። ያን ለሁን ቀደም ሲል በዜና ወጃ የተናገር ነው አንድ ነበር። በተለይ እስራኤል ለፕሬዝዳንት ዶናልድ ትራምፕ ያስተላለፈችው መልእክት ነው። ያም እንግዲህ ኢራን ፕሬዝዳንት ዶናልድ ትራምፕን ለመግደል እቅድ እንዳወጣች ያስተላለፉት መመሪያ ነው፣ መረጃ ነበር። እንዲያውም በቀኑ ፕሮግራማችን ይሄንም ከባልደረባዬ ኮርግንሽ ጋር የተወያየንበት ነበር። አሁን ቆይቶም በደረሰን ሰዓት እንደምናየው በዚህ ላይም ፕሬዚዳንቱ አስቀድመው ደብዳቤ እንደ ኑዛዜ እንደማለት ይቻላል ያስቀመጡበት ሁኔታም እንዳለ ነው። እንግዲህ እንደው ትናፍቁኛላችሁ ብዬ አስባለሁ ይህም እንግዲህ እኔ ከሞትኩ በኋላ ብለው እኛ ምን ጊዜም ቢሆን ቁጥር አንድ ነን፣ ያው እኔ ብሞት ብለው እንግዲህ ያስቀሩት ደብዳቤ ኢራንን ሙሉ በሙሉ ማጥፋት ይህ ነው የተባለ ያለ አይቀጡ ቅጣት መቀጣት አለባት መቀጥቀጥ አለባት በማለት የተናገሩት ሁኔታ አለ። እና እዚህ ላይ እንግዲህ ምን ያህል ዶናልድ ትራምፕ ይህን አስቀድመው እንደተናገሩትና መቼም ቢሆን እኔ የኢራን እኔን ለማጥፋት በቁጥር አንድ ደረጃ ያስቀመጠች እኔን ነው በማለት የተጻፉበት ሁኔታ አለ። በተለይ ደግሞ ካሁን በፊት በመጀመሪያው ዙር በፕሬዝዳንትነት በነበሩበት ሰዓት ሁላችም እንደምናስታውሰው የኢራን የሀያቶላው መንግስት በጦሩ ዙሪያ ከፍተኛ ራማት ካልምጥን ወይም የታማጆር ሹም ያን የምንጠራው የእሱ ባለስልጣን ኃላፊ የነበረው ካሳም ሱሌማኒ መገደሉ እናስታውሳለን። ከሱ ግድያ በኋላ ኢራናውያን ዶናልድ ትራምፕን ለመግደል ወይም ለማስገደል ከፍተኛ ጥረት ሲያደርጉ እንደነበር የተገለጸ ሁኔታ አለ። እንግዲህ ክብራትና ክብራን አድማጮቻችን በዚህ ዙሪያም በሌሎች ርዕስም ከስተኛ ጥላሁን መልኬ ጋር ቆየት ብለን እንገናኛለን። የትማት ሂዱ አብራችሁን ቆዩ።

0: የተከበራችሁ አድማጮቻችን ስርጭታችን ይቀጥላል። አሁን ደግሞ ጋዜጠኛ ጥላሁን መልኬ መስመር ላይ አለ። ጥላሁን ታናስተልኝ እንደምናመሽህ መልካም ለተሰንበት።
1: መልካም ሰንበታችሁ። ሰላም ለአንተም ለአድማጮችህ።
0: ደህና ናችሁ?
1: ሰላም እግዚአብሔር ይመስገን።
0: ሰንበትን እየተቀበላችሁ ነውስ? ኦሬዲ አሁን እየገባች ነው።
1: አዎ በትክክል እየተቃረበ አሁን ሽርጉድ ማለት የመጨረሻዎች ደቂቃዎች።
0: እንደውስኪ ሽርጉድ ስትል የሆነ ነገር ትዝ አለኝ። አርብ አርብ ይሸበራል ኢየሩሳሌም ማለት ምንድን ነው?
1: አረ በለ ከኔ ነበር ጥያቄ። እንዴት መልስ ከኔ ጠብቀ? እኔ የግል ትርጉሙን ማለት ትክክለኛ ትርጉሙን
0: ሽርጉድ ስትለኝ ነው እኮ ይህ ነገር
1: እንትኑ ነው። ሰንበት ለመቀበል የምታደርገው ሁኔታ ጠዋት ተነስተህ የሚገዛዙ ነገሮች ዘመድ አዝማድ ማለት የምትጋብዝ ከሆነ ይበልጥ ግን ሰንበትን ታውቃለህ። ያው በይሁዳውያን በይሁዳኛ እምነት እንግዲህ ሰንበት ከገባች ከዛ በኋላ እሳት ማንደድ፣ ምድጃ መጣድ፣ ማብሰል የሚባለው ነገር የለም። መኪና ማሽከርከር የለም። ከብዙ ነገሮች ከኤሌክትሪክ ግንኙነት ያላቸው ጋር እና ስራ መስራት የለብን በቃ ይሰራ። በእርግጥ የማይጠብቁ ሰንበትን መብታቸው ነው።
0: እንዳንተ ያለው እንዳትለኝ
1: እኔ ሰንበትን አልጠብቅም።
0: እንዳንተ ያለ እንዳትለኝ እኔን እናንተ አይነቶች
1: ኖ ይኸውልህ፣ መብትን ይኸውልህ፣ እኔ አሁን እቤት እኔ ንገር እኔ ግን ስለ አንተ ያንተ በአንተ ቦታ መናገር አልችልም። በእኔ በኩል ግን ሰንበትን እኔ አሁን ባለቤቴ በደንብ ትጠብቃለች። በጣም በደንብ ማለት ሰዓትም ሁሉንም ነገር እኔ ግን ትንሽ የለሁበትም። ያው አንዳንዴ ኮምፒውተር ጋር ቁጭ ትላለህ፣ አንዳንዴ ያንስል ያው እኔ ጋር ትንሽ አልጠብቅም። ያም ሆነ ይህ በአጠቃላይ ግን እኛ ይሁዳውያን ስንባል እንግዲህ ይህንን ሳምንቱ መጨረሻ አካባቢ ያው ሃይማኖቱን ጠለቅ ብለን እንግዲህ ከዛም ከሃይማኖቱ ከኔ በላይ እንግዲህ ብዛት የሃይማኖት ሰዎች እንግዲህ በእነሱ ዘንድ እንዴት ለምን የሚለውን ነገር ከእነሱ ሌላ ጊዜ እንዴት ነው የሰንበት ትምህርት እኮ አለ አይደል? የአረብ ቀን የምታቀርቡት በዛ በዛ። ይበልጥ ግን ለጠየቀው ጥያቄ እንደው ከዛ ውጪ ሃይማኖት ስለጠበቀና ስላልጠበቀ ሳይሆን አይቼው ይህንን ሁሉም አይጠብቀውም። ራሱ በጣም ጓግቶ የሚጠብቀው እረፍት ነው፣ ከቤተሰብ ጋር የምትገናኝበት ጊዜ ነው። እንዴት ነው በቃላል ሳምንቱን ሙሉ በስራ በተወጥረህ ከዚህም ከዚህ የሩጫ ህይወት ነው፣ የምዕራብ ዓለም የሩጫ ህይወት ነው። ከዛ እረፍት የምታገኝበትና ጸጥ ያለ ንዙ ደግሞ ኢየሩሳሌምና ከምትኖር ከሆነ የአየሩ ጸባይ ብቻ ራሱ አንድ ምግብ ነው። ከምታቀርባቸው ከምታዘጋጃቸው ምግቦች አንዱ ምግብ የአየሩ ጸባይ ነው። እና ሽርጉድ ማለት ለመጀመሪያው እንግዲህ እንደኔ አመለካከት ያው ጠዋት ሰንበትን ለመቀበል ስትል የምታደርጋቸው ጊዜው ሳይደርስና ሰንበት ሳትገባ የምታዘጋጃቸው ነገሮች
0: ያ ነው እንግዲህ ሰንበት ከመግባቷ ቤት ለመቀበል የምታደርገው ሽርጉድ ያል ነው እንግዲህ። ይሸብራ ይሮሻል። ሽብር ማለት ስንለው እንግዲህ እንደ ሩጫ ማለት ነው፣ መቀላጠፍ ነው። ይሄ ትርምስ እንደ ማለት ያህል ነው። እና እውነት
1: እንግዲህ አርቲስቶችን ደራሲውንና አርቲስቷን እሱን መጠየቅ ይሻላል።
0: አዎ እንዲያውም አንዱ የሆነ አባባል ምን አለ መሰለ ሲል ለምንድን ነው እስራኤል ሀገር ብዙ በረከት አላት፣ በረከቷ ከየት የመጣ ይመስልሃል? ከበረከቷም አንጻርም ስታያት እስራኤልን ከተቋቋመች 78 ዓመቷ ነው። ነገር ግን በዚህ 78 ዓመት ውስጥ ግን ከዓለም አሉ ከሚባሉተኝ ዓለምን ከሚያንቀሳቅሱት ሀገራት ተርታ ውስጥ ትገኛለች። ያ ለምንድን ነው ብሎ ሲናገር የምሰማሁት መሰለህ፣ እኛ ይሁዳውያን ለተሰንበትን እናርፋለን፣ ቅዳሜን እናርፋለን። በምናርፍበት ሰዓት እናስባለን። በምናስብበት ሰዓት እንግዲህ ሌላ አዳዲስ ነገሮችን የመፍጠር ወይም የአዳዲስ ነገሮችን ተማለት ሁኔታው ይከፈትልናል። ሌላው የዓለም ሕዝብ ግን የሰንበትን ስለማያርፉ ቅዳሜን ስለሚሽሩ ያው ባሉበት የሚራመዱበት ሁኔታ አለ ብሎ የተናገረ ሁኔታ አለ። በእውነት እንዳው እቺ ዕለተ ሰንበት ቅዳሜ ቀን ባትኖር ኑሮ ባናርፍ ኑሮ ምን ይውጠን ነበር ብለን ስናስብ
1: እውነት ግን ነው አይቸው ግን እንዲያው ያለ ርዕሳችን ሌላ ውስጥ ገባን። የሃይማኖት ተንታኞች ሆን እኮ ግን እዚህ
0: ላይቻችን ይደግፉናል ብዬ አስባለሁ።
1: እውነት ነው ግን ሌሎች ሃይማኖትን ከወሰድክ እስልምናም ሆነ በክርስትናም ከሄድክ እኮ አንድ ቀን አላቸው።
0: እሑድ ቀን አለ። አዎ
1: እሑድ አለ። አረብ ቀን ደግሞ እስልምና እምነት ጁምአ ይሉታል። እሑድ ደግሞ በክርስትና አለ። ግን እውነት ነው አሳማኝ ነው ያልከው ትንተና። ግን ከዛ በላይ ያው በአብዛኛው ይሁዳውያን ሃይማኖት እንዴት ጥልቀትና ጥብቀት በጣም እንዴት ነው በጣም የጠበቀ ከልባቸው ሁሉ የሃይማኖትን የመጀመሪያ ቦታ የመስጠትና ከዛ በላይ ደግሞ እንግዲህ ወደ ፍልስፍናው ሳንገባ
0: ወደ መግናገሻ ነች ኢየሩሳሌም መግናገሻች የሁሉም ቢሆን ቀደም ሲል የተናገርከው ሁኔታም አለ እዚህ ጋር ገበያው መውጣቱ መግዛቱ ሽር ጉድ ማለትም በሶስቱም ሃይማኖት የሚስተናገድባት የዓለም እምብርት የሆነች ኢየሩሳሌም ነች። ለዚህ ነው አርባ አርብ ይሸበራል ኢየሩሳሌም ነው። እንግዲህ ከተሳሳትን አድማጮቻችን እንግዲህ ያስተካክሉናል ብዬ አስባለሁ። ወደ ውይይታችን እንለፍና በእውነት በጣም የሚገርም አሁን እውነት ነው ስቱዲዮ ከገባው በኋላ የማየው ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ ምንድን ነው የሚባል በእኛ ኑዛዜ ነው ምንለው አንድ ሰው መጨም ሞታለው ሲል መጨረሻ ላይ የሚናገረው ኑዛዜ የሚባል ነገር አለና ትራምፕም ያው እኔ ከሞትኩ ብለው ኢራኖች መጨም ለመግደል ከሚፈልም ላይ ለመግደል ከሚፈልጉት ሰው ቁጥር አንድ እኔ ነኝ የመጀመሪያው እኔ ነኝ እና እኔ ከሞትኩ ኢራንን አይቀጡ ቅጣት አርጋችሁ ቀጥቅጧቸው ምናልባት እኔ መካቬ ሞርቻት የምትጋጊም ኤላይ እንደው ተናፍቁኛላችሁ ብዬም ተስፋለኝ ብሎ የተናገሩበት ሁኔታ አለና እስከዚህን ድረስ ስጋት አለባቸው ማለት ነው?
1: ና አይደለም አይቸው። ዶናልድ ትራምፕን በንግግራቸው እንግዲህ ሁላችንም ይኸው በመጀመሪያ የስልጣን ዘመናቸው አሁን በያዙት ስልጣን ዘመንም በአብዛኛው ሲናገሩ አንዳንዴ ቀልድን ይጨምራሉ፣ አንዳንዴ ማሳቅ፣ አንዳንዴ ደግሞ ያልተጠበቀ ቃል የመናገር ሁኔታ እንዴት ነው ይህ ፕሮቶኮሉን የጠበቀ ሳይሆን ልፍ ከዛ ላፍ ይናገራል። ያ ማለት ፍራቻቸውን እየገለጹ አይደለም። እንዲያውም አንተ መጠንቀቅ ያለብህ ሁላችንም ይህ ከዚህ አነጋገር ጀርባ ምን አለው ምን ፈልገው ስትል በእርግጥ ዶናልድ ትራምፕን ኢራን ለመግደል ከአንዴ ሁለት ሶስት የሙከራ አድርገ አልተሳካላትም፣ ሞክረው አልተሳካላቸውም። ይሄ ግልጽ ነው። ሌላው እሳቸው ስልጣን ከመጣቱ በፊት ከመጣ በኋላ ከዛ በፊትም ራሱ ትራምፕን ኢራን በጥዋይ እንደማታየውና በጣም ጥላቻ እንዳለ ለመግደል ፍላጎት እንዳለ አንደበትም ይነገራል። በዶናልድ ትራምፕ አይወዷቸውም ይባላል። ኢራን ትራምፕ እንደማትወድ ምንድን ነው በዓለም መግደል ከምትፈልገው ጠላቶቿ ኢራን የመጀመሪያውን ቁጥር የሚይዘው እኔ ነኝ የሚል ሁኔታ ተናግረዋል። እንደገና ከሞትኩ ያው እንደ ኑዛዝ ያልከው ነገር ነው ከዛ ጀርባ ማሰብ ያለብን። ምናልባት ዶናልድ ትራምፕ በእነሱ ላይ መውሰድ የፈለጉት እርምጃ አለ ይህን ቃል ከተናገሩ በኋላ ይህን ነው ማሰብ ያለብን እንጂ እሳቸው ፈርቷል። በእርግጥ ጥንቃቄው አለ። እንደገና እስራኤል የሰጠችው መረጃ አለ። ምንም እንኳን በዶናልድ ትራምፕ በኩል እስራኤል የሰጠችው መረጃ ለመግደል እየሞከሩ ነው፣ አዎ ይህን እናውቀዋለን፣ ይህን አዲስ አይደለም የሚል ሁኔታ በትራምፕ በኩል ቢነገርም ግን እንዲያውም ለዚህ ዋናው ማረጋገጫ የሚሆነው በነበረው የሁለት ቀን አመታዊ የናቶ የሰሜን ቃል ኪዳን የጦር ድርጅት ማለት ነው እዚህ በቱርክ በተደረገው ጉባኤ እዛ ላይ ያይቸው ከአሜሪካ ወደ አንካራ የሄዱበት ከካታር በተሰጣቸው አውሮፕላን ነው። ሲመለሱ ግን በዚህ አውሮፕላን አልተመለሱም። ምክንያቱም ፍራቻውና ጥርጣሬው ነበር፣ ምናልባት ኢራን ተንኮል ልታስብ አይታወቅም።
0: እንዴት ነው ግን እንደዚህ እንግዲህ ፕሬዚዳንትን ያክል በተሰጣቸው ይሄ ኤርፎርስ ያንም ጠራውን ይሄ አሜሪካ ፕሬዝዳንት የሚንቀሳቀሱበትኝ በብዙ የተጠበቀ ብዙ ጸረ ሚሳይል ያለው ብዙ ነገር የተገጠመለት ነው። በተለይ ደህንነታቸውን ባስመለከተ ይሄ እንደው በተሰጣቸው በግል አውሮፕላን ማለት ነው መንቀሳቀስ በአንድ ፕሬዝዳንት ደረጃ ተገቢ ነው ወይ?
1: ጥሩ ጥያቄ ነው። ቅድሚያ እንዲያውም ከሰጡት ምክንያት ዶናልድ ትራምፕ ለምን ነው በሄዱበት በበረሩበት በስጦታ በተሰጡት ያልተመለሱት የሚል ጥያቄ ሲጠየቁ ከፍራቻ ጋር አላያያዙትም። ከጀርባው ጥርጣሬና ፍራቻ ቢኖርም ያያያዙት ምንድን ነው የተገጠመለት ደህንነታቸውን ለመጠበቅ የተገጠሙት ቴክኖሎጂዎች ብዙ አይደሉም፣ የለም፣ እጥረት አለ። ልክ ኤርፎርስ ዋን የእሳቸው የሚበሩበት የራሱ የአሜሪካን አንድ ቁጥር የጥሩ አውሮፕላን አለ እሳቸው የራሳቸው። እሱ አሁን ሙሉ በሙሉ ከጫፍ እስከ ጫፍ አይደለም እርምጃ መውሰድ ይችላል። ሁሉም የሌለው ቴክኖሎጂ የለም የጦር አውሮፕ አሁን እንደሱ። ግን ይህኛው የተሰጡት ስጦታ የተሰጣቸው ግን ብዙ ቴክኖሎጂ አልተገጠመለትም፣ መረጃዎችን የመቀበል የማለት ሁኔታ። ስለዚህ ጉዳት ሊያደርስብን ጠላቶች ተንኮል ካሰቡ ሊጎዱን ይችላሉ የሚል ፍራቻ አድሮብን ነው የሚል መልስ ነው የሰጡትኝ። አሁን አሳማኝም ሊሆን ይችላልኝ ከጀርባው ያለው ግን እሳቸው አሁን ቢሆን ያው ለህይወታቸው ፍራቻ ሰው ነው ይኸውልህ ከሁሉ ያን ወደንም ጠላንም ኢራን እኮ መጉዳት ከፈለገች አሁን በርግጥ ትሞክራለች ስታስበው ጠቅላይ ሚኒስትር ቢናምነት አይነውና ከፍተኛ የጦር ጄነራሎችን እኛ እዚህ እስራኤል ውስጥ እኮ ለመጉዳት የማያደርጉት ሌት ተቀን የማይሰሩት ስራ እኮ የለም እንደው የሚነገሩትን በዜና ወጃ እንሰማለን ቤቶቻቸው ላይ የቀድሞ ጠቅላይ ሚኒስትር የነበሩትን የጦር ጄነራሎችን አየር ኃይል አዛዦች የነበሩትን ቤታቸውን የፎቶግራፍ የመቅረጽ መረጃ የማቀበል በገንዘብ ኢራን ማታደርገው ነገር የላት ማልሳካላት ብሎ እንጂ አሁን ምን ሰማው ነው ማንሰማቸው ደግሞ በሚስጥር የሚያዙ ብዙ ብዙ ብዙ ስራዎች አሉ እነዚህን ሰዎች ኢራን በምንም ተታታላቸው በገንዘብ ገንዘብ ትከፍላለች እና አሜሪካ ውስጥም ገንዘብ የፈለገ በአንድ ቀን ሚሊዮነር መሆን የፈለገ በዚህ ከተሰደከና ህደግ ደል ከተባለ ያው ሙከራው ይችላል ይሄን ሙከራ ያ ነው ኮፍራቸው ገብቷል ኃይልነቱና ቴክኖሎጂ ብቻ አይደለም የሆነ ህዝብ ፊት ቆመው ንግግር በሚያደርጉበት ጊዜ ለምሳሌ ወዳጅ መስሎ ደጋፊ መስሎ ገብቶ በገንዘብ ከተሸነፈና ካመነ ፕሬዝዳንቱ ሊጎዳው ይችላል ያ ነው ትልቁ ፍራቻቸው ስለዚህ የዶናልድ ትራምፕ እንዴት ነው ወደ ጥያቄ መልስ ሲሄዳቸው ከፍራቻ ስጋቱ እንዳለው ነው ከፍራቻው ሳይሆን ግን እንደውም እየመጠረጠረው ከዚህ ጀርባ ኦኬ ኑዛብ ያልከው ነገር አለ ነገ ምናልባት ተሳክቶላቸው እኔ ከለለው ግን በኢራን ላይ የሚወሰደውን እርምጃ ጽፌ አስቀምጨዋለሁ ኢራን እንዳልነበረች ትሆናለች ታይቶ የማይታወቅ ጉዳት ይደርስባታል ሲሉ ለማስፈራራት የሚጠቀሙበት ቃል ነው ገብቷል እንጂ ፈርተው ምናልባት ያና አይደለም ደግሞ በተፈጥሯቸው ትራምፕ ልብ ብለ ከሆነ ጭራሽ ፍራቻ የሚባል ነገር የለባቸውም ምክንያቱም ደግሞ ከአንድ የሁለት የሶስትም ተሞክሮ በጋ በድን እንትን ላይቭ እያየን ማለት ነው በቃ አሁን ካሜራ ልክ እሳቸውን ነን ጠበቆቻቸው ስብሰባ ላይ ሲያደርጉ እሳቸውን ህይወታቸው ለመታደግ ያደረጉትን ብዙ እንዴት ነው ያልተሞከረ ጀሮዋ ሌሎች ከዛ ጀርባ ያለውን ሁኔታ ብዙ የሚጣር እና ኢራን ትሞክራለች ዶናልድ ትራምፕ አይፈሩም የተናገሩት ቃል ግን ነገ ከነገ በኋላ ምክንያት ፈጥረው እንዲያውም ኢራንን ለመበቀል የሚያደርጉት ነገር ሊሆን ይችላል በግል ሌላ ጥርጣሬዎች ሌላ አመለካከት ሊኖረኝ ይችላል
0: በሁለቱ ሀገራት ያለው የደህንነት ጉዳይ በተለይ ተኩስ አቁም ስምምነት አድርገው ወደ ስምምነት መጣን ብለዋል እየተነጋገር ነው ብለዋል እንደው አልፎ አልፎ ደግሞ ይጋጫሉ እስከ መቼ ነው እንደዚህ ብሎ የሚቀጥለው አሁን ጥቃት ያደርሰው ነበር ኢራንም ታደርሳለች አሜሪካም ታደርሳለች በቃ እንደዚህ ነው የሚቀጥለው ማለት ነው
1: አሁን እንግዲህ ልብ ብለን ከሆነ ሁላችንም ዛሬ ለሊት ሰላም እስካሁን ድረስ ማለት ነው የተረጋጋ መስሎ ይታያል ከሁለት ቀን በፊት የነበረው ግን ይሄ አለሁ ባይ አሁን ማልተረተውም የማለት ሁኔታ አንዱ ሲጥር ሲጀምር የጀመረችው ኢራን ነች በርግጥ እንደሷ ምክንያት ስትሰጥ ኢራን ያው በስምምነቱ መሰረት የሆርሙዝን ወሽመጥ በተመለከተ እነዚህ የንግድ መርከቦች የሚወጡና የሚገቡበት ሉዓላዊነቱ የኔ ነው ያለኔ ትዕዛዝ የሚወጣና የሚገባ ሊጎዳ ይችላል የሚል ሁኔታ አለ ይሄን በስምምነቱ ሰፍሯል በሚል ወደ 3 የሚሆኑ መርከቦችን ከነዛ ውስጥ አንዱ የኳታር የነዳጅ የጋዝ ይቅርታ የጋዝ ተሸካሚ መርከብ የሳውዲ አረቢያ ደግሞ የናፍጣ ተሸካሚ መርከብ እነዚህ በሁለቱ ላይ ጉዳት አድርሳለች ይህን አጸፋዊ እርምጃ ደግሞ ወዲያው ነው አሜሪካ ለሊቱ ላይ ማለት ነው በዛውኑ ቀን እርምጃ ወስዳለች ከ80 በላይ የሚሆኑ ከዛ በሚቀጥለው ቀን ደግሞ በጎረቤት ሀገሮች ኢራን አጸፋዊ እርምጃ ወስዳለች የሚያሳዝነው የሚጎዱት ከአጠገብ ያሉትኝ ሌሎች ሀገሮች እንደ ኩዌት እንደ እነዛ አካባቢ ያሉት ነው እዛም አልፎ ኢራቅ እና እዚህ ዮርዳን ነው ከአጠገባችንም እዛ አካባቢ ከ10 በላይ የሚሆኑ የተጎነጨፉበት ሁኔታ አለ ኢራን ትሞክራለች በአሜሪካ የጦር ሰፈሮችን ጉዳት ለማድረስ ማለት በርግጥ ወደ ዮርዳኖስ ስትልክ ያው በዮርዳኖስ መንግስት ወይም ተቋም ሳይሆን የአሜሪካ የጦር ሰፈር እዛም ስለሚገኝ ለማንኛውም ይህን እንትኑ ፒንክ ፖንክ ወይም ደግሞ አንዱ ሲጀምር ሌላው አጸፈር ቢጀምርለት ያው አለው የማለት ሁኔታ ይታያል ግን እዚህ ላይ መገንዘብ ያለብን አይቸው ሁለቱም አገራት ይህን ጦርነት አይፈልጉትም ኢራን የምትፈልገው አለሁ ለማለትና ኃይል አለ ለማለት የምታደርገው ሁኔታ እንጂ በውስጥ ለውስጥ ግን የውስጥ ሀሳቧ ፍላጎቷ ያለው ሁኔታ የተኩስ አቁም ስምምነቱ መስመር ማለት ጊዜ ቆይቶ በዛ እንዲነጋገሩ የፈለገችው ጥያቄ ተቀባይነት ኖሮት መጨረሻ ግን ፍላጎቷ የኢኮኖሚ ችግር ስላለባት የተያዙባት ገንዘብ እንዲለቀቅ የሆርሙዝ ባህር ወሽመጥ እንዲከፈትና ምርቷን እንድትሸጥ ፍላጎቷ ይህ ነው ጦርነቱ ውስጥ መግባት አትፈልግም አሜሪካ በተመሳሳይ ሁኔታ የምትፈልገው የሆርሙዝ ባህር ወሽመጥ እንዲከፈትና የነዳጅ ዋጋ እንዳይንር ተቃዋሚዎችም ደግሞ በአሜሪካ ላይ የሚያደርሱትን በዶናልድ ትራምፕ አይደለም በውጭ አገር ውስጥ ያሉትን ደጋፊዎቻቸውን በሳቸው የሚያደርሱት ትችት እንዲቀንስና እንዴት ነው የተረሳ እንዲመስል ይህ ጦርነትና የተረጋጋ እንጂ ወደ ጦርነቱ ውስጥ መግባት አይፈልጉም ሁለቱን ብታምንም ባታምንም ይህን ጦርነት የምትፈልገው ማን እንደሆነ ታውቃለህ
0: እስራኤል
1: እስራኤል ነች። እስራኤል ግን ይህን ጦርነት በከፍተኛ ምክንያቱም እንደውም አንዳንዶቹ ሚዳን ዛሬ ራሱ የኢራን ከፍተኛ ባለስልጣናት በእስራኤል ላይም እርምጃ እንወስዳለን ማንም አያግድ ሲሉ ለማስራ እንደ ዛቻና ዜጎቻቸውን ለማሳመን አለው ለማለት እንጂ ኖ ኢራን በእስራኤል ላይ እንዴት ነው በራሷ ጊዜ ከተደፈረች አጸፋዊ እርምጃ ልትወስድ ትችላለች። ግን እንዲሁ በራሷ ጊዜ አትሞክ ምክንያቱም ያን ካረገች ስጦታ ሰጠች ማለት ነው ለእስራኤል። እስራኤል የምትፈልገው የአሜሪካ መንግስት ጉሮሮ ላይ ቆሞ አስታድርግ እያለ እንጂ ጦርነት ውስጥ የመግባት ፍላጎቱ አላት። ምክንያቱም እስራኤል የጀመረችውና መጨረስ የምትፈልጋቸው ብዙ ቦታዎች መደብደብ የምትፈልገው ብዙ ቦታዎች አሉ። ኢራንን አይደለም ማዳከም እንዲሁም ስልጣኑን ለመገርሰስ። ስለዚህ ይህን ኢራን ስለምታውቅ ኢራን እስራኤል አጸፋ እርምጃ ወይም በእስራኤል እርምጃ ከተጀመረ እንደምትጎዳ ስለምታውቅ በእስራኤል ላይ እጇን አትሰነዝርም። ስለዚህ እስራኤል ትፈልጋለች፣ አሜሪካ አትፈልግም፣ ኢራን አትፈልግም። እና የሁለቱ ጉዳይ ምንድን ነው? አሁን አሜሪካ ዋናዎቹ ማለት ነው በዚህ ድርድር ላይ አሁን አሜሪካ የለችበት፣ ይቅርታ እስራኤል የለችበትም። ታውቃለህ ነው መስመር ተቋረጠ እና እዚህ ድርድሩ ላይ ተኩስ አቁሙ ላይ አሁን እስራኤልን ገለልተኛ በማድረግ ኢራንና አሜሪካ በአሸማጋይ ፓኪስታን ለኳታር የደረሱበት ሁኔታ ነው። አሁን እንዴት ነው ሁለቱ ወገኖች ግን ይሄ ያለው ሁኔታ እንዲቀጥል ፍላጎታቸው ነው? ከጥቅም ጋር በተያያዘ ወደ የት ይለወጣል? ምናልባት መካከለኛው ምስራቅ ታውቀዋለህ አይቼው የሆነ ነገር እንደሚዛን ለዋጭ ሆነ ለምሳሌ በአሜሪካ ጦር ወይም በወታደሮቿ ላይ ጉዳት ከደረሰ ወይም ደግሞ አይበልና ወታደሮቿ የሚጠለፉ ከሆነ በኢራን በኩልም ደግሞ በጣም ቁልፍ የሆኑ ቦታዎች የሚጎዱና በስልጣኑን እንዴት ነው ይህን እንዴት ነው የተንቀሳቀሰውን የሚንቀጠቀጠውን ያንን ወደ የሚወድቅበት ከሆነ ያው እንግዲህ እኔ ከሞትኩ ሰርቫይ ብቀል የሚባል ተረት አለ። በእንደዚህ አይነት ሁኔታ ወደ አልተፈለገ ጦርነት ሊገባ ይችላል። ባለው ተጨባጭ ሁኔታ ግን አሜሪካ ማትፈልግም፣ ኢራን ማትፈልግም። እስራኤል ግን ህልሟ ቢሳካልን የተጀመረውን ሁኔታ እንዲያውም ያለ አሜሪካ ብቻችን እንወጣዋለን በማለት አሜሪካ ኢራቅ አረንጓዴ መብራት
0: እንደው እንዲህ ሊሉ የቻሉበት ምክንያት ምንድን ነው? ምን ያህል አቅም ቢኖራቸው፣ ምን ያህል በራሳቸው ቢተማመኑ ነው?
1: እስራኤልን ነው የምትለው?
0: እስራኤል በፊት ስናገርም እኮ ነበረች። እኛ አሁን በተኩስ አቁም ስምምነት እያለም እኛ አንዲት ነገር ከኢራን በኩል አንድ ነገር ከሆነኛ ያለ አሜሪካ እርዳታም ራሳችን በራሳችን ችለን እናደርገውን እናደርጋለን።
1: ያውልበት
0: ሁኔታም አለ።
1: ጥሩ ጥያቄ። ያቸው አንድ ነገር በዚህ ላይ ልብ ማለት ያለብን ከአሁን በፊት ኢራን ሳትዳከምና እርምጃ ሳይወሰድባት እስራኤል ብቻዋን ኢራንን መቋቋም አትችልም። ይህ ግልጽ ነው። አሁን የተዳከመ ነው። ጦር ኃይሏ በከፍተኛ ሁኔታ ተጎድቷል። ኢኮኖሚዋ በከፍተኛ ተጎድቷል። ስለዚህ አሁን የእስራኤል የበላይነት ስላለ እና የፈለገችውን ማድረግ ስለምትችል
0: ግን እኮ እዚህ ላይ ጥላሁን ምንም እንኳ ቢሆንም አሁን እዚህ ደረጃ ላይ ያደረሰቻት እኮ ዞሮ ዞሮ እኮ እስራኤል ነች። እስራኤል እኮ መጀመሪያውን ሂዳ በተለይ በአስራ ሁለት ቀን ጦርነት መጀመሪያውን ሂዳ እኮ የአየር መቃወሚያኑ ሁሉንም ነገር መትታ የመታቻት ያዳከመቻት እኮ ራሷ እስራኤል ነች።
1: እውነት ነው። እሱ እውነት ነው። ያው አስቀድማ እርምጃ ስለወሰደች እና ያለ የሌለ ኃይሏን ስላዳከመች እንዴት ነው አየር መቃወሚያዎች ከተደመሰሱ ብዙ እስራኤል እንደፈለገች የኢራንን
0: እየወጣች እየገባች እኮ
1: አዎ፣ ያን አስቀድመ የወሰደችው እርምጃ ጠቅሟል። ግን ኢራን ለዘመናት ያካበተችው ጦር ኃይሏን ከዛ አንጻር ብቻዋን ከኢራን ጋር የመቋቋም ሁኔታ አሁንም ቢሆን አሜሪካ ማጥቃት ብቻ አይደለም አይቸው፣ በመከላከል ደረጃ አሜሪካን እንፈልጋለን። አሜሪካ ከጎናቸው መሆን አለባት። ምክንያቱም ብዛት ያላቸው ሚሳኤሎች ከተምዘገዘጉ እንዴት ነው እኛ አቅሙ ቢኖረንም ግን ጉዳት በከፍተኛ ሊደርስብን ስለሚችል የአሜሪካ ከጎናችን መሆን ወሳኝ ነው። ግን ለቅድመ ለጠይቀው ጥያቄ አሁን የእስራኤል ፍላጎቷ ለምንድን ነው እንዴት ነው ምን ያህል ብትተማምን ለምትለው ይኸውልህ፣ አንድ አማራጭ አለ። ኢራን ባለው ሁኔታ አሁን ስምምነት ተደርሶ ስልጣኑ ከቆየ ነገ ከነገ በኋላ የጊዜ ጉዳይ ነው። የፈለገችውን የጦር መሳሪያ እንደገና የማዘጋጀትና ራሷን የመገንባት እስራኤል እዛ መድረስ አትፈልግም። አሁን ተዳክማ እያለ የኢኮኖሚ ችግር እያለባት የኢኮኖሚ ማዕቀብ ተጥሎባት እያለ የጦር ኃይሏ ተዳክሞ እያለ ግን እስራኤል የጀመረችውን ስራ መጨረስ ትፈልጋለች። ስለዚህ እድሉ አሁን ነው ከሚል የተነሳ ሌላው ብዙ የቤት ስራ አለ እኮ ይህን በጣም ጠቅላይ ሚኒስትሩ በተደጋጋሚ ይናገሩታል። በስልጣን ዘመኔ ከሰላሳ አመት በላይ እንዲያውም ስልጣን ከመምጣት በፊትም ያው ዲፕሎማት እንደነበሩ ታውቃለህ፣ የኢራን አገር የኒውክሌር ጦር መሳሪያ ባለቤት መሆን የለባትም ስለና ስሰራ የነበርኩትኝ ይህን እንዲያው በስልጣን ዘመኔ የመጀመሪያ ዋናው ተልእኮ ይሄ ነው ሲሉ ጠቅላይ ሚኒስትሩ በግልጽም ይናገራሉ። ኢራን ይህን የጦር መሳሪያ እጇ እንዳታፍ። ስለዚህ ይህንን እስካሁን ድረስ ባደረግነው ጦርነት እስከ መጨረሻው አልፈቅነውም። ስለዚህ እስራኤል ብዙ የሚጠበቅባት ሁኔታ አለ። ይህን ማድረጉ ደግሞ ጊዜው አሁን ነው። በስምምነት ግን ተዋስቶ ተረሳስቶ ነገ ከነገ በኋላ እንደገና ወደ ጠረጴዛ ዙሪያ በሚል ስልጣን ላይ ከቆየ ብታምን ባታምን የተያዘባት ማዕቀብ በቢሊዮን ዶላር ኢራን ከዛም አልፎ ምርቷን የምትሸጥ ከሆነ እንደገና ወደ ጦር መሳሪያ መግዛትና እንዲሁም አሁን እያደረገች ነው ይባላል እኮ የወደመባትን የጦር መሳሪያ ተምዘግዛግ ሚሳይሎችንና ከዛም አልፎ ይህን የንግድ ጦር መሳሪያ ግንባታዋን በድብቅ እየሰራች እያዘጋጃች ነው ይባላል። ምን ማለት ነው? ነገ ከነገ በኋላ ለእስራኤል ራስ ምታት ወይም መቀርሳ መሆኗ ነው ኢራን። ስለዚህ ይህን ካሁኑ ማንኮላሸት አለብን። በእስራኤል በኩል ከፍተኛ ሆና ደግሞም ሀይሉ አለን ይላሉ። ከተቻለ ከአሜሪካ ጋር እጅና ጓንት በመሆን እንደጀመርነው መጨረስ አለብን፣ ካልሆነ ለእኛ ስጡን እኛ እንጨርሰዋለን ሲችል እስራኤል የተዳከመችውን ኢራን የማጥቃቱ በእርግጠኝነት እንግዲህ የሚነገረው እንዲያውም መከላከያ ኃይሉ በጦር ኃይሎች ኤታማዦር ሹም በአየር ኃይል

0: እንዴት ነው ጣባጫሪነት ወይም ደግሞ እንዴት ነው ዳማ ከሆነ ደፍረን ስጦታ ሰጠሽ ማለት ምን ትራይ የምትጠብቀው ይሄን ነው ከደፈርኩ ስትል ያው ለምን ተደፈርኩኝ ማንንም ሳጠይቅ እርምጃ ተወስዳለሽ ማለት ነው ስለዚህ ኢራን ከዛ ከማስፈራራት ውጪ ከመመዛት ውጪ በእስራኤል ላይ ምንም ወደ ሀገሮች ወይም ደግሞ ኢራንን በእስራኤል ላይ ተጽዕኖ ምታሳድር ለማድረግ አታድርጊ ለማለት አካባቢ ባሉ የአሜሪካ የጦር ሰፈሮች ላይ እርምጃ ከመውሰድ ውጪ በእስራኤል ላይ እርምጃ ተወስዳለች እያላሰብ ያን አደረገች ማለት ተሳሳተች ማለት ነው ወይም ደግሞ ተስፋ ቆርጣለች ማለት ነው በሌላ አማርኛ እና አይመስለኝም። ለማንኛውም ትልቁ ጥያቄ ግን ወደ መጀመሪያው ሰድ ያየቸው ዶናልድ ትራምፕ ቀደም ነው ዛዜ ማለት ነው ምንም ማለት ነው እንዴት ነው እስላን በመጣርነት አለ በአንደኛው ክፍለ ዘመን እንዴት ለማዘናጋት እንድሉት እንደነው እንደኔ አመለካከት እንደውም ይሄ ብዙ ስነ ስርዓቶች አሉ በአሜሪካ ያቸው አሁን የቀረው እንግዲህ ሞንዲያሉም እየተገባደደ ነው አይደል እንዴ ከተቃረበ ነው እ ሁለተኛው ተርም አለ እንግዲህ የሚመረጡበት ዶናልድ ትራምፕ እንደገና ያለ ነገር የነዳጅ ምርትን ብዙ የተያዘ ሁኔታ ሆኖ እንጂ የአሜሪካ ወይም የዶናልድ ትራምፕ ፍላጎት እግረ መንገዱንም በሳቸው የመጡበት ቢሆታቸው የመጡበት ሁኔታ ስለሆነ እነሱ ለመበቀል ሲባል እንደኔ ግምት እንደውም የጊዜ ጉዳይ ነው ላለው አንድ ቀን በኢራን ላይ ያው ያቀዱትን እና የፈለጉትን ያን ከኢኮኖሚ ጋር የተያዘ ነው ምክንያቱም በኢራን ኢኮኖሚ እስካሁን ድረስ አሜሪካም ሆነ እስራኤል እርምጃ አልወሰዱም በኢራን ላይ በመቆጣጠር የሚገባቸው ቦታ አለ ይሄንን የሚነጋገሩበትን ሆርሙዝን ወሽመጥ አሜሪካ መቆጣጠር ትፈልጋለች እስካሁን ድረስ እንግዲህ ምክንያት ዋጋ ሊያስከፍል ይችላል ግን ያን ቦታ መቆጣጠር ፍላጎቷ አላት ያን ቦታ ያዘችው ማለት አሜሪካ በጃዙር ሩሲያንም ሆነ ቻይናንም አሸነፈች ማለት ነው ማለት እነሱንም ተቆጣጠረች ማለት ነው
1: እዚህ ላይ ግን አንዶ ያጠቃለል ነው እንምጣና ይሄ ሁኔታ ይሄ እስካሁን ድረስ የነበረው ሂደቱ እንቅስቃሴው በሙሉ አሜሪካን በተለይ ቻይና እንዴት ትመለከታለች
0: ጥሩ ጥያቄ። ይኸውልህ ቻይና ልብ ብለህ ከሆነ በፍጹም ምንም አይነት ጦርነት ውስጥ አትገባም። በፍጹም ምንም እሷ ኢኮኖሚዋን ከማበልጸግ ከማዳበርና የጦር ኃይሏን ከማጠንከር ውጪ በፍጹም ጣልቃ ማትገባም። በፍጹም ራቀን ግን እዚህ ላይ የምትማረው ምንድን ነው? አሜሪካ በኢራን ላይ በምትወስደው ወታደራዊ እርምጃ አሁን ስታይ ይህን ያህል እንግዲህ ሁለቱ የዓለማችን ማለት ነው መካከለኛው ምስራቅ አንድ ቁጥር እስራኤልና የዓለማችን ግዙፍ የጦር ኃይልና የኢኮኖሚ ኃይል ያላት አሜሪካ ሁለቱ ጥምር ኃይል ኢራንን ሳያንበረክኩ መቅረታቸው በሩሲያና በቻይና በኩል እየታዘቡት ነው እንዴ ነካ የአሜሪካ አቅም
1: እንደዚህ ነው ይላሉ ያስገምታቸው
0: በጣም እዚህ ፈተን አንድ ኃይል ስለላቸው ብቻ ሳይሆን ኦኬ እኛ ጋር ከኢራን የበለጠኛ ኃይል ያለን ከሷ ጋር ከአሜሪካ ጋር ብንገጥም ሊሳካልን ይችላል አይችልም እዚህ ላይ ራሳቸውን እየጠየቁ ይሄ ለአሜሪካ ጥሩ አይደለም እንደውም በውጭ ፖሊሲ አሁን አሜሪካን ያስተቻል አዛው ውስጥ ያሉት አሜሪካውያን ያስተቻ መንግስትን እየተቹት ያለውም አሰተናችሁን የማለት ሁኔታ አለ። ከጀመራችሁም ደግሞ ኃይላችሁን አሳዩ። አሜሪካ የበላይነቷን ማሳየ አለባት። አሁን ግን ኢራንን ካላሸነፍን ከሷ የበለጡ ጠላቶች ሌሎች አሉ። በህብረት ሆነው በአንድነት ከመጡብን እንዴት እንቋቋም? ስለዚህ ለጠየቀው ጥያቄ ጥሩ ጥያቄ ነው። ይሄ አሜሪካን ፈተና ውስጥ አስገብቷታል። ቻይና ደግሞ ልብ ብለህ እንዳልኩትኝ በከፍተኛ ሁኔታ የጦር ኃይሏንም እያዳበረች ነው። ቴክኖሎጂውም እየነጠቀች ነው። የቴክኖሎጂ የኢኮኖሚ ውድድር ማለት ሩሲያ የዩክሬን ጦርነት ስላለ የተጎዳች ኢኮኖሚ የተጎሳቆለ ነው። ያም ሆነ እሷም ከሩቁና ትታዘባለች። ለማንኛውም
1: ዳሜ ታይ በሁለት ደቂቃ ውስጥ እንድታንገኝ የሊባኖስ ሁኔታ የሊባኖስ ፕሬዚዳንት እንደሚናገሩት ከሆነ አሁን እስራኤል ጋር የሚደረገውን የሰላም ድርድር ለማደስ በቅድሚያ እስራኤል በደቡብ ሊባኖስ ያዘችውን ቦታ ለቀ መውጣት አለባት የሚል ሁኔታ አለ። ንጹህ ቤተ መንግስት ደግሞ እስራኤል በደቡብ ሊባኖስ የምትዋደርገውን እንቅስቃሴ አቁማለች ብለው እየተናገሩና ይሁን እንዴት ነው ሁኔታው?
0: አሁን ጊዜ ቢኖር በሰፊው በዚህ ዙሪያን ባወራን ነበር ግን ባጭሩ እስራኤል በደቡብ ሊባኖስ ያዘቻቸውን ቦታዎች ሙሉ በሙሉ መውጣት ፍላጎቱ እንደሌላት በግልጽ ለአሜሪካ መንግስት ተናግራለች። ባጭር አማርኛ ምንም እንኳን ትራምፕ አቆሙ እንደውም የመልቀቅ ሁኔታ አታዩ ቢሉም በእስራኤል በኩል ኖ የሚል መልስ ተሰጥቷል ማለት ነው አንወጣም ምክንያቱም ይሄ የህልውና ጉዳይ ነው። የሀገራችን የሰሜን ክፍል ነዋሪዎች ቦታቸውን ለቀው ከፍራቻ በፍጹም እንደበነዚህ አይነት ህይወት አይኖሩም። ስለዚህ እስካልተረጋገጠ ድረስ ሁኔታው ከአስር እስከ አስራ አንድ አስራ ሁለት ኪሎ ሜትር የያዝናቸው ቦታዎች አሉ። ባለሰዓታት እስካሁን ድረስ ሁለት ቦታዎችን ብቻ እስራኤል ወታደሯን ወደኋላ አድርጋለች እንጂ ሌላውን ቦታ አንለቅም ምክንያቱም የህዝቡላ ድርጅት ትጥቁን እስካልፈታ ድረስ ህዝቡላ ድርጅት በሀገራችን የሰሜን ክፍል ነዋሪዎች ላይ ዛቻውንን ምን ፍራቻ ያን ነገር እስካልተቀረፈ ድረስ በፍጹም ጦሬን አላወጣም። ሌላ ግን ጎን ለጎን ያለው ምንድን ነው? አሜሪካ ሁኔታውን እያረጋጋች ምናልባት ከሊባኖስ መንግስት ጋር የሰላም ድርድር ማለት የተኩስ አቁም ስምምነት ነው ከዛ ማልፎ ወደ ሰላም የማለት ሁኔታ አለ። ይህም እስራኤልም ትፈልገዋለች። እንዲያውም እስራኤል ዘግይታለች። አይቼው እስራኤል ብትፈልግ ኑሮ እስካሁን

0: ይሳካላት ነበር። በሊባኖስ በኩል ግን በመንግስት በኩል የሊባኖስ መንግስት ይህንን በከፍተኛ ሁኔታ ይፈልጋል ወደ መረጋጋትና ወደ ሰላም ስምምነት የመሄድ። አሜሪካም ትፈልገዋለች፣ ሌሎች አውሮፓ ሀገሮችም እንደ ፈረንሳይና ሌሎችም። ትልቁ ጥያቄ እንቅፋቱ ሂዝቡላ ነው። ከሂዝቡላ ጀርባ ኢራን አለች። እንዴት ነገሩ ይፈታል?
1: ኢራን መመታት አለባት መጀመሪያ። የኢራን አፋንታ እስካላቋረጠ ድረስ ሂዝቡላም ሆነ እንዲሁም ሐማስ ቱርክ ኢራን ኢራቅ ውስጥ የሚገኙት አማጽያን እንዲሁም በሶሪያ ያሉትም አርፈው አይቀመጡም። ዋናው ዞሮ ዞሮ ግን የኢራን ባለስልጣናት ወይም ኢራን አሁን የምታቅንም ያቀደችበትኝ ማትቀይር ከሆነች ይኸው በቀብር ስነ ስርዓቱም እኮ የናስራላ ልጅም የተሳትፍት ያየን ሁኔታና አሁንም ቢሆን እስራኤልን ትሙት ትጥፋ አሜሪካ ትጥፋ ምናምን እየተባለ የሚነገርበት ሁኔታ ነው ያለ። ጥላሁን ለሰጠህን ማብራሪያ እጅግ በጣም እናመሰግናለን። በድጋሚ መልካም ለተሰንበት
0: መርካብ ሰበታቸው ለአንተም ለአድማጮች ማመሰግናለን።
1: አመሰግናለን።

ክብራትና ክብራን አድማጮቻችን ሰዓታችን እየተገባደደ ነው። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካም ለተሰንበት ይሁንላችሁ። ሰናይ ቀን ለሌሊት መልካም ሌሊት ይሁንልን። ያን ለዚህ ፕሮግራም ተሳካት ለተባበረችን ለቴክኒክ ባለሙያ ሎያ ማሻህ ምስጋና ይድረሳት እንላለን። ለነገው ስርጭታችን እስከምንገናኝ በድጋሜ መልካም ለተሰንበት።